0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: አስልኝ ተከብራችሁ አድማጮቻችን እንደምን አድራችኋል። የለት አርቤቱ አስርጭታችን ነው ጀምረናል። ዛሬ ለቱ እንደብራያን ዘመን አቆጣጣ ዮም ሽሽ ካፍ ቤት በኤሉል ሄታፍሽን በቫቭ እንደ አውሮፓ ዘመን አቆጣጣ ሰፕቴምበር 4 2026 እንደ ኢትዮጵያ ዘመን አቆጣጣ ደግሞ ነሐሴ 29 ቀን 2018 ነው። የቴክኒክ ባለሙያችን ሚካኤል ኦሽባንግ ስቱዲዮ ተረኛቸው ባይነን እንደተለመደው ስርጭታችን እስከ ጠዋት 7 ሰዓት ድረስ ይቀጥላል። በዚያ አንድ ሰዓት ስርጭት ውስጥ ዜና ይነበባል። ከስቱዲዮ ላምባባን ይዘከረሙ እንደም የስልክ ውይይት ይኖረናል። ከስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን። ያናሁን ወደ ዜና ወስዳችኋለሁ። በቅድሚያ አርስተ ዜና ጠቅላይ ሚኒስትር ቢንያሚን ነታንያሁ መከላከያ ሰራዊታችን በደቡብ ሊባኖስ የሚወስደውን እርምጃ አልወገሱም። ምርጫ 2026 አሁንም ቢሆንም አነጋጋሪነቱ እንደቀጠለ ነው። በደቡብ ኮሪያ ወደ ሆርሙዝ ባህረ ሰላጤ መርከብ ወታደሮች ለመላክ እቅድ እንዳለ ተስተዋቁ። የአርጀንቲና ፕሬዚዳንት ማሊ ለእንግሊዝን አስጠነቀቁ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን ነሆ። ጠቅላይ ሚኒስትር ቢንያሚን ነታንያሁ በደቡብ ሊባኖስ ያለው የእስራኤል መከላከያ ኃይል የወሰደውን እርምጃ አወደሱም። እንደሚታወቀው የተኩስ አቁም ስምምነት ከተደረገ ወዲህ ከሊባኖስ ጋር መከላከያ ሰራዊታችን ለደህንነት ሲል በደቡብ ሊባኖስ ውስጥ የወሰደው ቦታ እንዳለና በዛውም እንደሚገኝ የሚታወስ ነው። ይህ ሰራዊት በደቡብ ሊባኖስ የደህንነት ቦታ በማለት ከአካባቢውን በመቆጣጠርበት ቦታ እንዳለን የሚታወስ እንደሆነ ቀደም ሲል ገልጸናል። በተለይ ቡፐር የተሰኘው ዋሻ ብዛት ያላቸው የሂዝቡላ አባላቶች ተደብቀው የሚገኙበት መሬት ውስጥ ያለ ቡንከር እንደሆነ ይታወሳል። በዚህ ቡንከር ውስጥም ብዙ የተለያዩ የሽብርተኛው ሂዝቡላ ሽብርተኛ አካላት እንደሚገኙበትና በተጨማሪም ምናልባት የኢራን አማጽያን ወታደሮችም በቦታው እንደሚገኙ ተገልጿል። ይህም ቦታ መከላከያ በመክበብ ውስጥ ያሉት ሽብርተኞች እጅ እንዲሰጡ ካሁን በፊት ደጋግሞ ጠይቆ ነበር። ነገር ግን ሽብርተኞቹ እጅ ከመስጠት ይልቅ ቦታ ውስጥ እንዳሉ መሞትንና በተለያዩ መንገዶች መውጣትና ማምለጥ ፍላጎታቸው እንደነበሩ ቋል። በትናንትናው ዕለት መከላከያ ሙሉ በሙሉ ይህን ቦታ በመቆጣጠር እዛ ውስጥ የነበሩ ሽብርተኞችንም ማስወገዱን አስታውቋል። ይህም ባስመለከተም ጠቅላይ ሚኒስትር ቢንያሚን ነታንያሁ መከላከያ ሰራዊታችን ለወሰዱት እርምጃ አድንቀዋል። ለዚህም ጀብድ ጠቅላይ ሚኒስትሩ ወታደሮችን አመስግነዋል። እልህ አስጨራሽ ውጊያ እንደነበርም አስተውቀዋል። ምርጫ 2026 ያለው ሂደት አሁንም እንደቀጠለ ሲሆን ጥቅምት 27 2026 እስራኤል ብሔራዊ ምርጫ ተካሂዳለች። በዚህም የፖለቲካ ፓርቲዎች የራሳቸውን አጀንዳ ለማሳወጅ ወደ ተፈቀና ያሉ ይገኛሉ። ከአራት ቀን በኋላ ሁሉም ፓርቲ አቋማቸውን ማን ከማን ጋር እንደሚሄድ የዝርዝሩን ለአስመራጭ ኮሚቴ ማሳወቅ አለባቸው። ብርጋዴር ጀነራል ዴዲ ሲምኸ የተሰኙት ወደ ፖለቲካው ዓለም በመቀላቀል በተለይ በነጭና ሰማያዊ ፓርቲ በተሰኘው ፓርቲ በመቀላቀል ወደ ፖለቲካው ለመግባት ፍላጎት እንዳሳይተው እንደነበር የሚታወስ ነው። ይህም የሰማያዊና ነጭ ፓርቲ ሊቀመንበር ከቤኒ ጋንጽ ጋርም በመገናኘት የተለያዩ ውይይቶችን ሲያካሂዱ ቆይተዋል። ወደ መጨረሻ አካባቢ ግን መግባባት ላይ አለመድረሳቸው ተገልጿል። ብርጋዴር ጄኔራሉም በአሰቡት እቅድ ወደ ፖለቲካ የመሄዱን ጉዳይም ሳይተውት አይቀርም የሚል ሀሳብ እንዳለና ወደ ፖለቲካው ሩጫም ራሳቸውን ሊያገሉ ነው ተብሏል። እንደሚታወሰው ብርጋዴር ጄኔራሉ በጥቅምት 7 2023 ሐማስ ባደረሰው ጥቃት ልጃቸውን ማጣታቸው ይታወሳል። ደቡብ ኮሪያ ወደ ሆርሙዝ ባህር ወሽመጥ ወታደርና ኃይል ለመላክ እቅድ እንዳላት አስታወቀች። ደቡብ ኮሪያ ወታደራውን ወደ ሆርሙዝ ባህር ወሽመጥ በመላክ በአካባቢው የሚተላለፉ መርከቦችን ካሉት ከአሜሪካ ኃይል ጋር በመተባበር አካባቢውና ደህንነቱን ለማስጠበቅ ፍላጎት እንዳላት አስታውቋል። በደቡብ ኮሪያ በሳኡል ዋና ከተማ ያለው መንግስት እንዳስታወቀው ወደ ሆርሙዝ ሰላይ አውሮፕላኖችን ወይም ፈንጅ ማምከኛ መርከቦችን በመላክ ከቦታው ካሉት ከአሜሪካን ወታደር ጋር በመሆን በመተባበር ሁኔታውን ለማስኬድ ፍላጎት እንዳላቸው ማሳወቁ ተገልጿል። መቼ ይህን ነገር እንደሚያደርጉት ግን በይፋ የተነገረ ጉዳይ የለም። የአርጀንቲና ፕሬዚዳንት ማሊ ለእንግሊዝን ማስጠንቀቃቸው ተገልጿል። ፖክላንድ በተሰኘህ ደሴት፣ ይህ ደሴት በአርጀንቲና እና በእንግሊዝ መካከል ሁለቱም የሚጋሩት ደሴት እንደሆነ መጠን እንግሊዝ ያለ አርጀንቲና ፍቃድ በዚህ ደሴት ዙሪያ የተለያዩ ክንውኖችን እያካሄደች እንደሆን የአርጀንቲና ፕሬዚዳንት ማሊ አስጠንቅቀዋል። እንግሊዝ የምትወስደውን እርምጃ ያለ አርጀንቲና ፍቃድ ይህን ይወሰደ ስለሆነ ከማንኛውም እንቅስቃሴ እንድትቆጠብ ሲሉ ከወዲሁ አስጠንቅቋል። እንግሊዝም ለወሰደችው እርምጃ እንድታቆም ማስጠንቀቃቸውን እስካሁን በእንግሊዝ በኩል የተነገረ ነገር የለም። ካሁን በፊት ቀደም ብሎ ይህን ደሴት ፕሬዚዳንት ዶናልድ ትራምፕም ፍላጎት እንዳላቸው ወደዛ ደሴትን በተመለከተ ወደ አሜሪካ ለመጠቅለል ፍላጎት እንዳላቸው ካሁን በፊት ማሳወቃቸውም የሚታወስ ነው። መከላከያ ሰራዊት በአዛ የሚደርገውን እንቅስቃሴ እንደቀጠለ ሲሆን ትናንትና ግን በአዛ በእስራኤል በምትቆጣጠረው ቦታ ወይም ቢጫ መስመር ተብሎ በተከለለው አካባቢ የሽብር ፈጠራ ድርጊት ሊደረግ ነበር። ይህም ማንነቱ ያልታወቀ የሐማስ ሽብርተኛ ወደ መከላከያ ሰራዊታችን ተኩሶ እንደነበር ተገልጿል። በዚህ የተኩስ ልውውጥም በወገናችን በመከላከያ ሰራዊታችን በኩል ማንም ጉዳት እየደረሰበት አልነበረም። መከላከያም በአካባቢው ተኩስ ወደ ተኩስበት አካባቢውንም መደብደቡን ቃል አቀባያችን ካርሜላ መናሴ ዜናውን አድርሳናለች። በኢየሩሳሌም በቀድሞዋ ከተማ አንድ አረብ ወጣት ፖሊስ ላይ በስለት ለመውጋት ሙከራ አድርጎ ነበር ተባለ። ነገር ግን ከቦታው የነበሩት ሌሎች ፖሊሶች ንቃተ ህሊና ወጣቱ የሽብር ፈጠራ ድርጊት ከማድረጉ በፊት አስቀድመው አስወግደውታል። በአሁኑ ሰዓት በተለይ የእስራኤል በዓላት እየተቃረቡ በመጡበት ቁጥር ሽብርተኞች ይህን በዓላት ለማስተጓጎል ከፍተኛ ጥረት በማድረግ ከፍተኛ ኃይል በመጠቀም የሽብር ፈጠራ ድርጊት ለመውሰድ ከመቼውም ጊዜ ጥረት እያደረጉ ይገኛል ተብሏል። በዚህም ዙሪያ በአካባቢው ያሉ መከላከያ ሰራዊትም ሆነ የፖሊስ ደህንነት ኃላፊዎች በንቃት አካባቢያቸውን እንዲጠብቁ ሲል መልእክት ተላልፏል። በመጨረሻም የሙቀቱ ሁኔታ እንዳለ ነው። ምንም ብዙ ለውጥ አይኖርም ይላሉ። በተለይ በሙቀቱ መጠን በዛሬው ዕለት በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 29 ዲግሪ ሴንቲግሬድ፣ ቴላቪቭና አካባቢዋ 31 ዲግሪ ሴንቲግሬድ፣ ሃይፋና አካባቢዋ 31 በኤርሸባና አካባቢዋ 33፣ ኢላት 39 ዲግሪ ሴንቲግሬድ ይሆናል ሲሉ የዘርፉ ባለሙያዎች አሳውቀውናል። ክብራትና ክብራን አድማጮቻችን፣ በጠዋቱ ዜና የስካውኑ ነበር።

የተከበራችሁ አድማጮቻችን ስድስታችን እንደቀጠለ ነው። መልካም ቀን ይሁንላችሁ። የናሁን ጋዜጦች ለአንባቢያን ምን ይዘው ቀረቡ የሚሉትን እንመለከታለን። እንደተለመደው አራቱም ጋዜጦች ፊት ለፊት ላይ ይገኛል። በተለይ በኢትዮ ታርኖት ስንጀምር ያለውን ሁኔታ ጠቅላይ ሚኒስትር ቢንያሚን ናታንያሁ በጥቅምት 7 የነበረውን ክስተት የሚያሳይ ወይም በጥቅምት 7 በተከሰተው ክስተት ምክንያት የነበረውን የቀናቸውን ቡድን ሁኔታ እንዴት እንደነበር ይፋ አድርጓል። በትናንትናው ዕለት የሚል ጽሑፍ በሰፊው ተጋባ ይገኛል። በአክራሪ ሃይማኖተኞች በተለይ በዕለተ ሰንበት አንድ የቡና ቤት በኢየሩሳሌም ይከፈት ነበር። ያን በተመስመልከት ከፍተኛ ሰላማዊ ሰልፍ እየተደረገበት የመጣ ቦታ ነበር። ያንም በተመለከተ አሁን የዚህ የቡና ቤቱ ባለቤቶች ቦታውን በሳባት ወይም በዕለተ ሰንበት እንደማይከፍቱ አስታወቁ የሚል ጽሑፍ አለ። ስለዚህ እጅግ በጣም በሚገርም ሁኔታ ምን ያህል ሽኩቻ እንደነበር እዚህ ቦታም የሚያሳይ ከነ ምስል ፎቶግራፍ የታየበት ሁኔታ አለ። በሊባኖስ መከላከያ ሰራዊት እንዲሁም መንግስት የወሰደው እርምጃ ይህን ምክንያት በማድረግ በዚህ እርምጃ ምናልባት ይህን እርምጃ በአዛም ሙከራ እናድርግ የሚል ሀሳብ እንዳላቸውም የተገለጸ ይገኛል። አጽዮኑ ታዳቲት ፓርቲ ወደ ፖለቲካው ስንመጣ አጽዮኑ ታዳቲት ፓርቲ ለኢዲዮት አህረኖት ጋዜጠኛ እንዳስታወቁት ከሆነ ሁለቱም ማለት ከሞሸ ፌግሊን ፓርቲ ጋር ዙት ከተሰኘችው ፓርቲ ጋር ከተቀላቀሉ በኋላ ወደ 5 መቀመጫ ማምጣት እንደሚችሉ የሚያሳይ ጥናታዊ ግምታዊ ጥናት የሚያሳይ ሁኔታ ይታያል። ቀደም ሲል የተናገር ነው እንግዲህ በደቡብ ሊባኖስ የተወሰደው ተሞክሮ ምናልባት በአዛም እንዲሞከር የሚል በሰፊው እቅድ የታቀደበት ሁኔታ እንዳለ እየተነገረ ይገኛል። ይህም የሚያሳየው ቢጫ መስመር ተብሎ የተሰመረበት ቦታ አካባቢ ለሱን ምናልባት በአዛም ለዓለም አቀፍ ወታደሮች አሳልፎ ለመስጠትና ሁኔታውን ለመመልከት ለመማር መከላከያ ሰራዊት ቦታውን ለቆ ሳይወጣ እንደማለት ነው። ይህም ሙከራ ምናልባት በአዛም እንሞክረው የሚል ሐሳብ እንዳለና ሐሳቡን መንግስት እያንሸራሸሩ እንደሆነ በዚህ ጋዜጣ ላይ ተጽፎ ይገኛል። በመከተልም በቀደም ሲል ተናገር ነው የዕለተ ሰንበት ትከፈት የነበረው ቡና ቤት የቡና መጠጫ ቦታ አሁን እንደሚዘጋ አስታውቋል። ይህም ከነ ምስል ፎቶግራፉ እንደሚያሳየው ብዛት ያላቸው ባለፈው ሳምንት ቅዳሜ ዕለትም ከዛ በፊትም ብዛት ያላቸው አክራሪ ሃይማኖተኞች ከዚህ ቦታ በመሄድ ድምጻቸውን እያሰሙ እንዲዘጋ ጥረት ያደርጉ እንደነበር ይነገራል። በዚህ በምስል ፎቶግራፉ ጋር እንደሚታየውም በተለይ ብኔ ባራክ በተሆነ ቦታ አካባቢውን ሲዘጉ ይታያል። በኢየሩሳሌምም እንደዚሁ በተለይ ቆሻሻ መጣያ ገንዳዎችን በማውጣት በቦታው በመወርወር በቦታው በመረበሽ ይህን ነገር ሊያመጡ ችለዋል ይላል እንደ ጽሑፉ። ቀደም እንደተናገርኩት ጠቅላይ ሚኒስትር ቢንያሚን ናታንያሁ 6:29 የጥቅምት 7/2023 ጠዋት ላይ 6:29 ሐማስ ጥቃት አደረገ በእኛ ላይ። 9:55 ላይ ጠቅላይ ሚኒስትር ቢንያሚን ናታንያሁ ለአዛን ደንበር እንዲዘጋ መመሪያ ሰጡ ይላል። ይህ እንግዲህ በየሰዓቱ ምን እንዳደረጉና ከሰሙበት ጊዜ ጀምሮ ምን እንደተከሰተ በሰፊው እዚህ ተጽፎ ይገኛል። በ6:00 ላይ በ6:29 ላይም አዛ ውስጥ ረብሻ የአዛ ወታደሮች ወደ ማለት ሐማስ ሽብርተኛው ሐማስ ጥቅምት 7 ወደ እስራኤል በመግባት ጥቃት ማድረሱንም የጀመረበት መዛም እንደሰሙ ከዛ በኋላ ያደረጉትን ነገር የሚያሳይ ነገር ግን አንዳንዶች እንደምት ከአሁን በፊት እንደተለቀቀው አይደለም ወይም ሻባክ የደህንነት ክፍሉ እንዳስተላለፈው አይነት ተመሳሳይ አይደለም በማለትም የራሳቸውን ወቀሳ በጠቅላይ ሚኒስትሩ ላይ እየሰነዘሩ ይገኛሉ።
በሚገርም ሁኔታ ለየት ያለ ጽሑፍ ነው እዚህ ጋር የምናየውም በተለይ በዱሪዝሞች በሶሪያ የሚገኙ ዱሪዝሞች በማስመልከት በአንስ በዚህ ዱሪዚ ሰፈር ሀዳር የተሰኘ ወደ 15,000 የሚሆኑ ነዋሪዎች አሉት። እነሱም ያሉበት ሁኔታ እጅግ በጣም ውስብስብ የሆነ በተለይ ከሶሪያ መንግስት ጋር ብዙም የሚጣጣም ሂደት እንደሌላቸው ነው። ባለፈውም ጦርነትም እንደነበረም እስራኤልም የተቻላትን ገብታለን እነኚህ ለዱሪዝሞች አስፈላጊውን እርዳታ እንዳደረገች የሚታወስ ነው። ከዛም ባሻገር አሁን ግን በዚህ ቦታ ትንሽ ጥሩ መስሎ ይታያል። እንደውም እንደሚታወሰው በእስራኤል በኩልም ጎላን አካባቢ ጎላን ኮረታዎች ተራራ አካባቢ የሚኖሩ ዱሪዝሞች አሉ። ሁለቱም አንድ ቤተሰቦች ናቸው እና እነሱም ሁለቱን የሚያገናኝ አንድ የተወሰነ ቦታ መሃል ላይ ከደንበር ቤተሰብ ከቤተሰብ ጋር የሚገናኙበትን መንገድ ለመፍጠር እንዲሁም በዚህ ቦታ ክሊኒክ ህክምና ቦታ በመክፈት እርዳታ እንዲደረግላቸው የሚፈልጉ እንደሆነ በተለይ እነኚህ ዱሪዝሞች ሶሪያ ውስጥ ያሉ ዱሪዝሞች ወደ እስራኤል መጠቅለል ፍላጎት እንዳላቸው ያሳያሉ። እንዲያውም እዚህ ከኛ ቦታችን ውስጥ የእስራኤል ባንዲራ እንዲውለበለብ እንፈልጋለን የሚል አቋምና ሐሳብ እንዳላቸው ይሄን ጉዳይስ የሶሪያ መንግስት እንዴት ይመለከተዋል እስካሁን የታወቀ ነገር የለም። ግን የነሱ ፍላጎት ወደ እስራኤል የመጠቅለል ፍላጎት እንዳላቸው ነው። ምርጫ 2026 የከፍተኛው ፍርድ ቤት የመጨረሻውን ውሳኔ ይሰጣል ተብሎ ይጠበቃል። በዚህ ምርጫ ዙሪያም ማን ከማን የሚሄዱትንም ከአራት ቀን በኋላ ማን ከማን ጋር አብሮ እንደሚሄድ ወይም ምናልባት ሁደትም ካለ ሁደታቸውን የሚያሳዩበት ጊዜ ይሆናል በማለት በሰፊው ስለ ምርጫውም የተጻፈ ሁኔታ አለ። በታሊ ጎትሌቭ እስካሁን ድረስ በሊኩድ ፓርቲ ስትሄድ የነበረች የክንሴት አባል ነች። አሁን ግን ወደ ቤንጊቢር ወጽማዩዲት ወደ ተሰኘው ፓርቲ በመቀላቀል ከቤንጊቢር ጋር የሚቀጥለው ምርጫ እንደምትሄዱ እየተናገረ ይገኛል ይላል። ከሞላ ጎደል በዚህ ጋዜጣ ላይ ተጻፈው ይህን ይመስላል። ወደ ማዕሪብ ነው ወደ እስራኤል ሀዮም በምንመጣበት ሰዓት እንግዲህ መልካም አዲስ ዓመት በማለት ጋዜጣው ጽፏል። ያቀረበው ጽሑፍም አለ። ወደ ውስጥ ገባ ብለን ስናየው መከላከያ ሰራዊት ቀደም ሲል ከፊት የዲዮታሩንት ላይ እንዳነበብኩት አሁንም መከላከያ ሰራዊት በደቡብ ሊባኖስ የተሞከረው ሙከራ ወደ አዛም እንዲዛወር የሚለው ሁኔታ እንዳለ ከጠቅላይ ሚኒስትር ቢንያሚን ናታንያሁ ኢራን ሀያቶላ መንግስት ለመጣል ጥረት እናደርጋለን፣ ኢራን ከአሁን በኋላ በምንም ታምር ከእስራኤል ጋር እስራኤል ለኢራን በምንም ታምር የኒውክሌር ቦምብ ባለቤት እንድትሆን አትፈቅድም በማለት ይናገሩታል። ምናልባት ሰሞኑን ጠቅላይ ፕሬዚዳንት ዶናልድ ትራምፕ ምናልባት ጦርነቱን ለመጨረስ ሀሳብም እንዳላቸው ነገር ግን ኢራን ለህ እንዲሆን እየፈለገች እንዳልሆነ የሚናገር ጽሑፍታል በዛ ዙሪያ ይመስላል። ለዛ መልስ የሰጡ ይመስላል። ይህም የተናገሩትም ጠቅላይ ሚኒስትሩ ከከፍተኛ የመከላከያ ሰራዊት ባለስልጣናት ጋር በመሆን አዲሱን ዓመት ምክንያት በማድረግ የአዲሱን ዓመት በመቀበል መልካም አዲስ ዓመት ይሁን ብለው ባሰሙበት ጊዜ ነበር ንግግር ያደረጉትኝ። አሁን ምርጫ ቢሆን ማን ያቸንፋል የሚለው በአይዘንኮት የሚመራው ፓርቲ ወደ 4 መቀመጫ ሲያገኝ የሊኩድ ፓርቲ ጠቅላይ ሚኒስትር ቢንያሚን ናታንያሁ የሚመር ደግሞ 21 ያገኛል የሚል ግምት አለ። ሌሎችም ቢሆን እንደዚሁ በያሃድ የቤኔትና የላፔድ 13 መቀመጫ፣ ዲሞክራቲም የኢር ጎላን 9፣ እስራኤል ቤተኑ አቢግዶር ሊበርማን 9 እንዲሁም እያለ ይቀጥላል። ነገር ግን አሁንም በሚደረገው የግራና የቀኝ ክንፍ ተብሎ በሚመደቡ ላይ ማንም መንግስት ለመመስረት የሚችልበት አቅም እንደሌለው ይተነገር ይገኛል።
በማከታተልም ሌሎቹ ያው በተመሳሳይ መልኩ የተጻፈ ጽሑፍ ነው ያለው። ሲከ አፍታ ቆይታ በኋላ እንመለሳለን።

ወደ ማሪብ ጋዜጣ በመነመጣበት ሰዓት ማሪብ በሰፊው የገለጸው ያው የጠቅላይ ሚኒስትር ቢናሚን ናታው ነው የጥቅምት 7 የሁሉን በማስመልከት በትናንትናው ቲፋ በሆነው ዙሪያ ነው። ወደ ምርጫው በመነመጣበት ሰዓት ምርጫው ከፍተኛው ፍርድ ቤት 100 ለሚሆኑ እስራኤላውያን እንዳይመርጡ ያው የእስራኤል ነዋሪ ነው ግን እንዳይመርጡ ወደ ምርጫ እንዳይሳተፉ ተሰረዘ መብታቸው ተሰረዘ የሚል ጽሑፍ ይገኛል። ለምን እንደሆነ ብዙም ገብቼ ያየሁት ግን ያው ኮርተሬቱን ነው የምናነብ እናሳየው። የሻስ ፓርቲ ሊቀመንበር አሬ ደሪ መከላከያ ሰራዊት ሃይማኖተኛ ወታደሮችን አይፈልግም በማለት የተናገሩትና መከላከያንም እየስም እያጠፉ ማለት ነው ይገኛል በዚህ ጋዜጣ እንደተጻፈው። ምክንያቱም በአንዳንድ ቦታዎች የተለያዩ ችግሮች አሉ፣ ወንዶች ከሴቶች ጋር አብረው ማገልገል የለባቸውም የሚለው የሃይማኖታዊ አቋም ይህን እያከበረ አይደለም በማለት መከላከያን ወንጀለኛ አድርገዋል። በተለይ በዚህ ዙሪያ ደግሞ 55% የሚሆኑት በመከላከያ ሰራዊታችን ያው ወንድና ሴት ብሎ በመከፋፈሉ ጥሩም እንዳልሆን በማለት ይህን ነገርም እየተናገሩ ይገኛል። አሁንም የጠቅላይ ሚኒስትር ቢናሚን ናታኒያሁ በከፍተኛ ደረጃ መነጋገር ሆኗል። በየሁሉም ጋዜጣም ተጽፎ ይገኛል። 6:29 መከላከያ የጠቅላይ ሚኒስትሩ የመከላከያ ሰራዊት ቃል አቀባያቸው ለጠቅላይ ሚኒስትሩ እንደነገሯቸው የሚናገር ነው። 6:44 የመጀመሪያውን የስልክ ውይይት እንዳደረጉ ነው። ከ7:30 ላይ የጠቅላይ ሚኒስትር መኪናዎች እንዲዘጋጁ ጥሪ ተደረገ። 8:00 ላይ ቡንከር ውስጥ ተገኘው የመከላከያ ሰራዊት የሚጠቀምበት ቡንከር ውስጥ ቴላቪቭ ውስጥ ያለው ተገኙ። ከ9:55 ማለት ነው የመከላከያ ልክ ያዛ ደንበር እንዲዘጋ መመሪያ ሰጡ የሚል ጽሑፍ አለ። ይሄ ለምን እንደሚበጅ አሁን በዚህ ሰዓት ማለት በመርጫው ሰዓት ይሄን ነገር ማውጣታቸው ማቅረባቸው ዞሮ ዞሮ የፖለቲካ ጨዋታ ስለሆነ ለዚህ ነው። በትናንትና ሁለትም ቀደም ሲል የተናገርነው ሁኔታ ማለ በተለይ መከላከያ ሰራዊት በባጀት እጥረት ምክንያት ታንኮችና የመከላከያ ተሽከርካሪዎችን ለማደስ አቅም የለም የሚል ዜና መናገራችን ነበር። በዛሬው ዕለት ደግሞ ገንዘብ ሚኒስትር ምንድነው ያለው? መከላከያ ሰራዊት የሀገሪቱን ገንዘብ ማጠጠው ባጀቱን ማጠጠው ወሰደው በማለት የተጻፈ ጽሑፍ አለ። የትኛውን ነው ምናምን ታዳኛው? ማን ነው ትክክለኛ? መከላከያ ሰራዊት ወይስ የገንዘብ ሚኒስትር? በትናንትና ሁለት በሊባኖስ እስራኤል ከሊባኖስ ጋር ያላትን ግንኙነት የበለጠ ለማደስ የበለጠ ለማገናኘትና ያው እንደ በጎ አድራጎት እንደ ስጦታ ምንድን ነው የሚባል አንዳንዴ ትዝ ይለኛል። ኢትዮጵያ ልጅ እያለን ያው ሱቅ አንድ ነገር ግዛ ተብለን ልንገዛ ስንሄድ ያችን ነገር የተባልናትን ገዝተን ልንመጣ ስል ምራቂ የምንለው ነገር ነበር። እና ምራቂ የሆነች ከረሜላ ወይም ትንሽ ስኳር ብትናድርጎ ይሰጡን ነበር ከሱቁና እንደዛ እንደማለት ያህል ነው። እዚህም በሁለቱ ሀገራት መካከል ባለው መግባባት ወደ ሰላም ለሚሄድ ሁለቱም በሚያሳዩት በጎ ነገር ምክንያት በማድረግ 5 የሊባኖስ ዜግነት ያላቸውን ከእስራኤል እስር ቤት እንደሚለቀቁ ተነግሯል። ይህም እንግዲህ እንደዚህ 5ቱም በጦርነቱ ምክንያት በቁጥጥር ስር የዋሉ ናቸው። ነገር ግን ከምርመራ ከተደረገ በኋላ ምንም አይነት የሽብር ፈጠራ ድርጊት ወይም ከሽብርተኞች ጋር ግንኙነት እንደሌላቸው ታውቋል። በአንጻሩ ደግሞ እስራኤል የምትፈልገው በዚህ ሁኔታ በተለይ

0: በ80ዎቹ ዓመተ ምህረት አካባቢ ሊባኖስ ውስጥ ይኖሩ የነበሩት የእስራኤላውያን የይሁዳውያን መሪዎች ተይዘው ተገለዋል። መቃብራቸው የት እንደሆነ አይታወቅም። ለዛም መረጃ ሊባኖስ እንድትሰጥ ከፍተኛ ፍላጎት እንዳለና ይሄንም በዚሁ አጣቅተው እንደሰጡት ይነገራል። የሂዝቡላ ብዙ አስከሬኖችም የሂዝቡላው ሽብርተኛው ሂዝቡላ አስከሬኖችም በእስራኤል እጅ ይገኛል። ያንም እስራኤል መመለስ ፈልጋለች። ነገር ግን ያን ማድረግ የምትችለው አንድና አንድ የሮን አራድ ተጨባጭ ሁኔታ ወይም ፍንጭ እስካላመጡ ድረስ እነኚህ አይለቀቁም የሚል ሀሳብም እንዳለ ይነገራል። ወደ 16 የሚሆኑ ህፃናቶች ለድረሽ ዝግጅት ላይ እንዳሉ በቁጥጥር ስር ተዋለ። ቤተሰቦቻቸው በቁጥጥር ስር ተውለዋል ይባላል። ህፃናቶችን እንግዲህ መዳር የሚገርም ሁኔታ ነው። እስራኤል በትናንትናው ያቀረብነው ነገር ነበር። እስራኤል በአሁኑ ሰዓት በአሽዱድና በአሽቅሎን የሚገኘው ጨዋማን ውሃ ወደ ጣፋጭነት በመቀየር ወደ ንጹህ እንዲጠጣ የሚቀይረውን እስካሁን ድረስ አሽዱድ ከተማና አሽክሎን ያለው ወደ ስራ እንዳልተመለሰ ለምን የታወቀ ነገርም በሌሎቹ ያሉት አካባቢ ያሉት ግን በመጠኑ ወደ ስራ የተመለሱ እንጂ ሙሉ በሙሉ የተመለሱ አይደለም የሚል ሁኔታ አለ። ለምን የሚለው ጥያቄ እስካሁን ድረስ መልስ አልተገኘለትም። በአንድ በኩል ስንመለከተው ደግሞ በተለይ እስራኤል ለኢራን መጀመሪያ ጥቃት ከማድረሷ በፊት ልዩ የእስራኤል ልዩ ኮማንዶ በኢራቅ ውስጥ በሚገኝ ምድረ በዳ ላይ የአውሮፕላን ማረፊያ ጣቢያ ሰርተው እንደነበር፣ ይህም በተለይ ከዛ በረሃ ላይ አውሮፕላን ወይ ሄርኩልስ እያልን የምንጠራው የከፍተኛ የጭነት ማመላለሻ የሆነው ጭነት ወታደሮችንም የተለያዩ እቃዎችን የሚያመላልሰው ይህ ሄርኩልስ የተሰኘው ግዙፍ አውሮፕላን እዛ እንዲያርፍ እና አስፈላጊውን ለጦርነቱ የሚያስፈልገውን እርዳታ ሲሰጥ እንደነበር ይፋ ሆኗል። አሁን በትክክል የሚያስታውሰው ደግሞ የኛ ኢትዮጵያ ይሁዳውያኖችን በ80ዎቹ ዓመተ ምህረት አካባቢ በሱዳን ለማምጣት በተደረገው ከፍተኛ ጥረት ይህ ሄርኩለስ የተሰኘው የጦር አውሮፕላን በሱዳን ምድረ በዳ ላይ በማረፍ ብዛት ያላቸውን ኢትዮጵያ ይሁዳውያንን ከዛ ወደዚህ ማምጣት ችሏል። ይህ እንግዲህ ከዛ የተወሰደ ተለምዶ እንደሆነ ነው። እንግዲህ አብዛኞቻችን በዛ በኩል እየመጣ ነው። በእርግጠኝነት ያመጣጡ ሁኔታ የሂደቱ እንዴት እንደነበር በእርግጠኝነት የሚታወስ ነው። ይህን ስንል ደግሞ ትንሽ ትውስታም ሊኖር ይችላል። ክብራትና ክብራን አድማጮቻችን፣ በጠዋቱ ለአንባቢያን ገጾች ለአንባቢያን ይዘው የቀረቡት የእስካሁኑ ነበር።
1: አመካኞርጮ መሳጅ ልመቾ

የተከበራቸው አድማጮቻችን አሁን የኢራን ያለው ተጨባጭ ሁኔታ ምን ይመስላል በሚለው ምናልባት አሁንም ኢራን የጥቅምት 7/2023ን ክስተት ምክንያት በማድረግ ያ ክስተት ጥሩ ውጤት በነሱ አመለካከት ጥሩ ውጤት እንደውም ባይሉት ነው የሚገርመው እንጂ ጥሩ ውጤት ስላስገኘላቸው ምናልባት ያዛን አይነት ሂደት አሁን ሌላ ጥቅም 7/2023 ለማደስ ወይም ለፍላጎት አላት ለዚህም የደጋገመች ዛቻ የሳተች ነው የሚል ሁኔታ በመከላከያ ዙሪያም በደህንነቱም እየተወያዩበት የሚገኝ ሁኔታ ነው። በዚህ ምክንያት እንደገና ምናልባት ሐማስንም ሆነ በአካባቢው ያሉ አማጽያን ወይም ለኢራን ደጋፊ ሆኑት እንደ ሂዝቡላም ሐማስንም በማቀናጀት በተወሰነ ሰዓት በአንድ ጊዜ ጥቃት ለማድረስ እቅድ ያቀደች ነው ሐሳብ አለ የሚል ሁኔታ አለና በመከላከያም ሆነ በደህንነት ክፍሉ ይህን ጉዳይ እንዴት ይመለከቱት እንዴት ያዩት ነው የሚል ሁኔታም አለ። ስለዚህ የዛን ሁኔታ ይኖርል ተብሎ ከወዲሁ ቅድመ ዝግጅት ሊደረግበት እንደሚገባ እያስጠነቀቁ ይገኛል። በተለይ መከላከያ ሰራዊት በደቡብ ሊባኖስ ይሄ ረህስ የተሳኘውን ቦታ ቀደም ሲል በ ጋስቶች አምድ ላይም የተመለከትኩት ሁኔታ አለ ያም ቦታ በመጨረሻ መጠቅለሉና ቁጥጥር ስር ያም ቦታ በቁጥጥር ስር መያዙ ሊባኖስ ወታ የሂዝቡላ ኢራን በዚህ ጉዳይ እንድትገባ ከፍተኛ ቅስቀሳ ያደረገ ይገኛል። ምክንያቱም ኢራን በድጋሚ ወደ ጦርነት እንድትመለስና ሂዝቡላን ባለ በለለ አቅሙ ካንደ ተቀናጭቶ እስራኤልን ለማጥቃት ፍላጎት እንዳለ እየተነገረ ይገኛል።

0: የተከበራችሁ አድማጮቻችን መስመር ላይ ጀምበር መንግስት ያለም ሁለገቡ ጀምበር መንግስት ተናስተልኝ እንደምን አደርክ?
1: ደና እስልኝ አይቼው እንዴት አደርክ? እንዲሁም የሥራ ባልደረቦችህና ህዝብ እስራኤል አድማጮቻችን በሙሉ እንዴት ሰነበታችሁ? አመሰግናለሁ አይቼው።
0: በጣም ይገርም ከሆነ ሁለገብ በእውነትም ሁለገብ ነህ።
1: ኤውል ሁለገብ አሁን እስካሁን በአሁኑ በቅርብ አመታት ወደ 5 አመት ጋምበላይ ያስቆጥራል። በርግጥ መንገደኛው ጋዜጠኛ ነው ያሉ ሲጠሩ ወይም ስንጠራ የነበር የኔም የሰጠ ያንዴ ለ20 አመት አብረን የሰራነው ጓደኛዬ መኩሪያው ተሾመ ይባላል። እሱ መጽሐፍ ታሪክ መስታወት ነው ብሎ ጽፎት ያወጣ እኔ ደግሞ በጋዜጠኝነት ተገናኘንና ይሄን ስም ሰጠ። ሁለገብ ብሎ የሰጡኝ ደግሞ አምባሳደር ማናቸው የሚባሉ ባለፈው የነበሩት ካሁኑ በፊት ማናቸው ከቶ ረስተዋቸው
0: ረታለሙ
1: አዎ ረታለሙ በጣም በጣም ሁለገብ የሆኑ ሰውዬ ናቸው። እና በዚህ በእምባሲው አንዳንድ እንቅስቃሴ ስናደርግ የኛን ማህበረሰብና ኢትዮጵያ ኮንታክት ወይም ግንኙነት ለማድረግ ወይዘሮ አልማዝ አማካኝነት የዲያስፖራ ኃላፊ አሁን ከርሻው እዚህኛ ያቋቋመው የግብርና የህብረት ስራ ማበር አለ። እዚያ መጥተው አሁን መሰንቆ የመጣው ቡና ፍልተን በጥሩ ሁኔታ የመጀመሪያ ማስመረጫችን የፋሲሊያው 140 ተመሰራበት ያን ጊዜ ማነው አታክልት ሙሉና የስራ ባልደረቦቹ መጥተው እዚያ መሰንቆን ትንስል አቶ ጀምበር አሉኝ እና እርስዎ እኮ አሉ ሁለገብ ነው። በዚህ በመገናኛው በዚህ በመሰንቆ በዚህ በአርቲስቱ እና ሀሰጠይ ጋርም ብዙውን ጊዜ ያው ሁለገብ እያለ ነው የምንነጋገር እና ይህን ይመስላል። ሁለገብም ደግሞ በአሁኑ ደረጃ ደግሞ ከልጆች ጋር ወደ 3 አመት እየሆነ ነው። በፕሮጀክት ሎሚ ነው የምሰራ ከልጆች ጋር ብቻ ሳይሆን ወላጆችም እና ይህን ይመስላል። እንግዲህ ካሁን ጀምረን አዲሱ መስከረም ሁለገብ ጀምበር መንግስት እየተባባልና አንተ ደግሞ በጦሩ ክፍል ሻለቃይቸው እየተባባልን እንነጋገራለን። ሰጠይ በለለ ጊዜ ነው ግን እሺ
0: መልካም እሺ። እዚህ ላይ አሁን ተማሪዎች ወደ ትምህርት ገበታቸው ተመልሷን ይዶና አራተኛ ቀን እያስቆጠረ ነው። ዛሬ እንዴት ነበር በትምህርት ቤት በተለይ እናንተ ፕሮጀክት ሎሚ ይሄን ጉዳይ እንዴት የተመለከተው ነው የተከታተላችሁት ነው ምን እንደተጠበቀው ትምርት ቤቱ ተፈጽቷል?
1: በዘንድሮ የትምርት ዘመን መስከረም አንድ ቀን ያለ ምንም እንከን ከዚህ ሀገር ከመጣነ ጀምሮ የመጀመሪያው በትምርት ሚኒስተርና ባስተማሪዎች በስራ አስኪያጆች ወይም ደግሞ እዚህ በካቢኔ ሚኒስተር የሚደረገው መስከረም አንድ ቀን ይከፈታል አይከፈትም የሚለውን ሁልጊዜ በየአመቱ ያው ይከፈታሉ አይከፈትም ነበር። በዘንድሮ ጊዜ ቀን ግን ስትመለከተው ከሶስት አመት ጦርነት በኋላ በዘንድሮው ዕለት በጣም በሚያስደስት ሁኔታ የልጆችም ያን ሀሟል ህፃናት ማለት ከጋን ወይንም ደግሞ ያው ከሟል ህፃናት ነው ከዚያ ወደ ትምህርት ቤት ሄዱ ሻሎም ኪታለፍ የኪታ የአንደኛ ክፍል ተማሪዎች እንኳን ለትምህርት ገበታ አደረሳችሁ እየተባለ ያየነበት በጣም ደስ የሚል ነው። በሌላው በኩል ደግሞ በእኛ በተለይ በፕሮጀክት ሎሚ በምንሰራው በዘንድሮ ዕለት ብዙ ተማሪዎች ወደ ካናዳና ወደ አሜሪካ ጎበዝ የሆኑ በእንግሊዘኛ ጎበዝ የሆኑ እንዲሁም ደግሞ ታሪክን በማጥናት ጀግና የሆኑ ተማሪዎችን ሄደው ሲመለሱ ይሄ ሁሉ በጣም ደስ የሚያሰኝ ነው። ይህ በርግጥ በአገር አቀፍ ደረጃ በዘንድሮ የነበረው የትምህርት መጀመሪያ አይቼው ይሄ ነው ልል አልችልም በጣም ደስ የሚል ነበር።
0: አሃ በተለይ አሁን አዳዲስ ነገሮች የተከሰቱ እንደለሉና እስካሁን ድረስ በተለይ በሰላማዊ ሰልፍ እንወጣለን አስተማሪዎች በትክክለና አስተና እንደዚህ ካሉ እንዲናደርገን የሚሉት ነገር ይሄ ተቀረፈ ሁኔታን በርግጥ በእውነት ደስ የሚል ሁኔታ ነው። ተማሪዎች ስሜታቸውስ እንዴት ነው? ወላጆችስ እንዴት ነበር የወላጆች ሁኔታ ወደ ትምህርት ቤት በመከፈቱ ምክንያት?
1: በመጀመሪያ ደረጃ ልጆች እንደምታዩ ከሁለት ወር ረፍት በኋላ ጎበዝ ጎበዝ የሆኑ ተማሪዎች ከቤታቸው ሆነው ከማጥን በማጥናት ወላጆቻቸው ጋር ሆነው በመዝናናት አንዳንዶቹ ደግሞ ጎርመስ ያሉ ተማሪዎች ስራ በመውጣት ለራሳቸው ብቻ ሳይሆን ለወንድሞቻቸው ለተናንሽ ወንድሞችና እህቶች የሲረዱ የቆዩበት ጊዜ ነውና መስከረም አንድ ቀን ያው ከልጆች በመጀመሪያ ትምርት ሀጀመርኩበት ማለት ነው ክፋራ ነዋራ ሚት ይባላል
0: አምፒኒሚያ ውስጥ
1: አው ሞሳዳሊያ ድሮ ሞሳዳሊያ ነበር በ84 እና ይሄ ትምርት ቤትም በከፍተኛ ብዙ ተማሪዎችን በኮሌጅ ደረጃ በዶክተር ደረጃ በመከላከያ ሰራውቱም
0: ጥሩ ስም ያለው ጥሩ ውጤት ያስገኘ ብዙ ልጆችን ያፈራ አዳሪ ትምህርት ቤት ነው እኔ ማቀዋለሁ ይመቀርቡ እና አሁን ያዳሪ ትምህርት ቤት ነውና እዛ ሄደ ስታየው ስሜቱ ምን ይመስል ነበር ምንም እንኳን አሁን አዲስ ትምህርት ቤት ተከፈተ ተብለና አሁን የትምህርት ዘመን ታድሷል ብለምንድን ካንድ ሳምንት በኋላ ያው ተመልሰው ወደ ረፍት የሚወጡበት ሁኔታ ያለበት ሁኔታ ነው
1: ተከክል አሁን ደሞ ሌላው ደሞ ያየውት አይቸው በዘንድሮ ለት ደሞ ልዩ የሚያደርገው ያው ቀይ ባሎን ወይም ደሞ ቀይ ፉኛ ተማሪዎች በማዘጋጀት ርዕሰ መምህሮች አስተማሪዎች ካንድ ላይ በመሆን ይሄን በባንድ ላይ ሆነው የኔ ትምህርት ዘመን እንደጀመሩ ነው ይሄንም ለምን ብለን ብንጠይቅ የሃይማኖት የሁላችንም ልጅ ያቶ ተስፋዬ እና እናቲቱ ደግሞ ወይዘሮ ብጅግናት ነው ማን ነው የምትባል እና የነሱን ልጅ ተጠልፋለች የሚባለውን በትክክለኛ መንግስትና ሻባኬ መረጃ ክፍል ገብቶ መመርመር አለበት በሚል ይሄን ያወላጅ በአባትየውም እንዳስተላለፈው እና ይሄን ቀንጂ ፉኛ በመንፋት በማውለብለብ በማንጸባረቅ ትምርቶች ያለው ተማሪዎች ከልብሳቸው ጋር በጣም የደመቀና ያሸበረቀ ነበር እኔም በዚያ ተገኝቼ ያው በሚቀጥለው ካሁን ጀምሮ ሃይማኖት ተገኝታ ዛሬ ከሚማሩት ከጓደኞቿ ጋር በትምህርት ገበታ ተሰልፋ እንደምትመጣ የሁላችንም ተስፋ የሁላችንም ጸሎት የሁላችንም ልመና ነው እና ይሄን በመሰለ ልዩ በሆነው
0: የወላጆች ተሳትፎስ ምን እንዴት ነበር የነበረው ቅድመ ዝግጅትስ እንዴት ነው የነበረው
1: በወላጆች በኩል ያው እንደምታውቀው እንግዲህ አንዳንድ ወላጆች ያው በትዳሩ ዓለም አንድ ላይ ያልሆኑ አሉ አንዳንዶቹ አብረው ሁለታቸው
0: አንዳንዶቹ ለምን መሰላው ይሄን ልጠይቅ ያሰብኩበት ሁኔታ ምንም ቀደም ሲልም ተነጋግረንበታል አገራችን እስራኤል ወደ 3 አመት ያስቆጠረችን በጦርነት በተከታታይ አለች በተወለደ ታይቶ የማይታወቅ የረጅም ጊዜ ተካሄደ ጦርነት ነውና በዚህ ዙሪያ ብዙ ቤተሰቦች ብዙ ልጆች አባቶቻውን አጥተዋል ወላጅ አልባ ይቀሩ አባት አልባ ይቀሩ አሉ እንግዲህ የመጀመሪያው ቀን ትምህርት በሚከፈትበት ሰዓት ወላጅ ልጁን ይሸኛል ወደ ትምህርት ቤት አብሮ ይሄዳል በእንደዚህ አይነቱ ዙሪያስ ወላጆች ይሄን ነገር በተለይ በእናንተም ይሄን ታሳቢ አድርጋችሁ የሸኛችኋቸው ልጆች አሉ ወይ
1: በእውነት እስካሁን ካየሁት በዚህ ትምህርት ቤት ወላጆቻቸውን ያጡ ወይም ደግሞ ያው በዘንድሮ እንዳየው በዚህ ጦርነት አንደኛ በጦሩ በመዝመት በሁለተኛ ደረጃ ደግሞ በተደረገው ጭፍጨፋ አው ብዙ ወላጆቻቸውን ያጧሉ ነገር ግን እዚህ እኔ ከጀመርኩበት ትምህርት ቤት እንደዚህ አይነት ልዩ ሁኔታ አላጋጠመኝም ምናልባት በሌላ በተለያዩ ትምህርት ቤቶች ያው ይሄን እንደሚታሰብ በጠቅላይ ሚኒስተሩ በትምህርት ሚኒስተር አማካኝነትም መመሪያ እንደተሰጠ ወላጅ የሌላቸውን ልጆች አብሮ እንደ ወላጅ በመሆን እያንዳንዱ የክነሴት አባልና በሚኒስተር ደረጃ ያሉት እንደሚሸኟቸው ይሄን ያው ውይይት ተደርጎ ነበር እኔ ግን በአካልና ባይን ያየኋቸው የለም ምናልባት በተለያየ ትምህርት ቤት ይሄ ተፈጽሞ ሊሆን ይችላል ሌላው ደግሞ አይቸው በሰሜኑ ክፍል በተለይ በቅሪያት ሽሙና ከዚያም ይዘ ስትሄድ በዘንድሮ ሁለት ብዙ ሳይሆን ወደ 400 ነው እንደዚያ የሚሆኑ ተማሪዎች ነው ጀመሩ የተባለ እና ይሄ ሁሉ በጣም ደስ የሚያሰኝ ሁኔታ ነው።
0: አዎ ሚቱላ የምትባለው ከተማም ከሶስት አመት ጦርነት በኋላ ለመጀመሪያ ጊዜ እንዲያውም ያ ትምህርት ቤትም ሂዝቡላ ባሶን ጨፈው ሮኬትም የተጎዳ ትምህርት ቤት ነበር። ያ ታድሶ ተማሪዎች ወደ ትምህርት ገበታቸው እንደተመለሱ የተነገረበት ሁኔታ አለ። እሺ ያጠቃልልን ታ?
1: አዎ እና ሌላው ደግሞ በእውነት አሁን በእረፍቱ እየመጣ ነው። እንግዲህ የዛሬ ሳምንት አርብ ሮሻሻና ወይም ደግሞ ብርሃን ሰረቀን ይሆናል። ከዚያ በአስረኛው ቀን አስተር ያለ፣ ከዚያ ደግሞ 15 ቀን ያው ለሳምንት ያክል እረፍት አለ እና ከእረፍት ቆይቶ ወደ እረፍት ጥሩ ነው። በጣም የሚሰለች አይደለም። አዲስ አላደል አዲስ ነገር አዲስ ልብስ ወይም ደግሞ አዲስ ምግብ ተዘጋጅቶል ያህል ልትበላ እንደምትጓጓው በልተህ ተጠገብክ ተረካህ በኋላ እንደገና ደግሞ ያን የምትጓጓበት ነው። አሁን ደግሞ ይሄ የመጡበት የረፍት ከዚህ ከቅርብ ጊዜ ጀምሮ እንግዲህ ያው ረፍት ይሆናል። በረፍቱም ደግሞ ልክ የበጋውን ረፍት እንዳሳለፉ አሁንም ይሄን ረፍት በሰላም እንደሚያሳልፉ ባለሙሉ ተስፋ ነኝ። ሌላው እንዲያው አንዲት ትንሽ አጭር ጊዜ ካለችን በተለይ ፖለቲካውን በተመለከተ አይቼው ስንሄድ በጣም የዘንድሮ ፖለቲካ አሳዛኝ ደረጃ ነው። ለምሳሌ የኛ ከኛ አብራክ የወጡ በሊኩድም ያሉ እንደገና በነስ ሞትሪች የነበሩ በነ ቤኒ ጋንስ የነበሩ እነ ዶክተር ጸጋ ፈንታውን በሊኩድ በካሆን ላቫን ወይዘሮ ፔና ታምኖ የቅሊጣ ሚኒስተር ነበረች። እንዲሁም ደግሞ የክኔሴት አባል ራብ ሞሸ ሰለሞን እሱም ነበር። አሁን ዘንድሮ ስናያቸው የዚህ የሚያስገባ ድምፅ ተስፋ ያለ አይመስለኝም። በሁለተኛ ደረጃ ጋዲ ባርከን ራሱን በማደራጀት ቤተ እስራኤል ብሎ ያው ባለፈው ሰኞ 30 ቀን 8ኛው ወር ይሄን አዘጋጅቶ ነበር። ነገር ግን የተገኘው ሰው እኔ በእርግጥ ፖለቲካ ራቅ ያልኩ ነኝ ከትምህርት ስለምሰራ እና የመጣው ሰው የነበር የኛ ማህበረሰብ ሳይሆን ከኤርትራ ወይም ስደተኞች ነው። ይሄን ይዘን እኮ አይደለም ወደ ክነሴት የምንገባ እና ስለዚህ
0: ይሄ ነገር ማን ነው እንደዛ ነው እርግጠኛ ነን እንደዛ አይነት ሰዎች እንደመጡ
1: እንግዲህ በደረሰኝ በነበረው መረጃ ነው። እና
0: አይ አንዳንድ ጊዜ ምን አለ መሰለህ አንዳንዴ ያው ወቅቱ የፖለቲካ ስለሆነ እናልባት እንደዚህ አይነት ነገሮችን ከመናገር ትንሽ ብንቆጣ መልካም ነው። ምክንያቱም ምን አለ መሰለህ እዛ ቦታ ላይ ኤርታኖች መጡ እንዴ ዝመቱን ባለው ቪዲዮ አለ የተቀረጸ አለ የተላከ አለ ያን ያየን እንደዛ አይነት ነገር እንደው በእንደዚህም በመገናኛ አውታርም በዚህ ቦታ በእንደዚህ ዙሪያ ይሄን ባናገር ምክንያቱም ጥሩ ነው። ምክንያቱም ይሄ መረጃ የሌለን ሁኔታ ስለሆነ መረጃ የሌለውን ነገር ተመርኩዞ መናገር ወደ ሌላ ነገር ይወስደናል። ስለዚህ በማንኛውም ሰፋ አድርገን እንነጋገርበታለን። አሁን ሰዓታችን
1: ለማጠቃለያ ነው። በእውነት አሁንም የትንፍጩ ደቀቱን አምጩ ነው እኛ የምንፈልገው። በዚህን ቀን እኔ ለማለት የፈለኩት የኛ ማህበረሰብ በእውነት የራሳችን ካልነ በራሳችን ፓርቲ ራሳችን ባቋቋሙበት አምነንም መሄዱ መራመዱ ጥሩ ነው ለማለት ፈልጌ ነው። እና እውነት ነው ለሁላቸውም የተቃና አላማ እንዲሆንላቸውና በክነሴት ገብተው ብናያቸው የበለጠ ጥሩ ነው ላለሁ። አመሰግናለሁ።
0: አመሰግናለሁ። መልካም ቀን። ሰንበት ሰላም ለሁላችሁ።
1: አሜን አሜን።
0: ክራትና ክናናን አድማጮቻችን ስርጭታችን ተከባደደውና አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ለቴክኒክ ባለሙያችን ሚካኤል ኦሽቫንግ ምስጋና ይድረሰውላለን። በቀን ላይ ከኔ ጋር በድጋሚ እንገናኛለን። እስከዛ መልካም ቀን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ሰላም ተነስተልን ተከብራችሁ አድማጮቻችን እንደምን ቆይታችኋል? እነሆ የለተ አርብ ስርጭታችን ጀምረናል። ዛሬ ለቱ እንደብራዩን ዘመን አቆጣጠር ሆም ሆም ሽሽ ካፍ ቤት በኢሉል ሄፍታፍ ሽምፔባብ ለአውሮፓ ዘመን አቆጣጠር ሰፕቴምበር 4 2026 እንደ ኢትዮጵያ ዘመን አቆጣጠር ነሐሴ 29 2018 ነው። የቴክኒክ ባለሙያችን ሞሼ ሽቲንታይን ስቱዲዮ ተረኛቸው ባይን እንደተለመደው ስርጭታችን እስከ ለሳድ ድርስ ይከተላል። በዚያን ተሳስርጭት ዜና ይነበባል። እንዲሁም ወቅቱን የተመለከተ የዜና ትንታኔ የስልክ ውይይት የሳምንቱ ፓራሻተ ሸባ ወይም የኦሪት ትምህርት የሚሉትን በሰዓታችን አከታትለን ዘንቀርባለን። አሁን ወደ ዜና ወስዳቸዋለሁ። በቅድሚያም አርስተ ዜና ቅርታ በሽኸም ከተማ መከላከያ ሰራዊት በወሰደው እርምጃ ከ30 በላይ ሽብርተኞች የሚጠቀሙበት የነበረው መሳሪያ ማውደሙን ተጠቀሰም። የውሃ ችግርን ለመቅረፍ ጥረት እየተደረገ እንደሆነ ተገለጸ። የኢራን ኒውክሌር ቦምብ እቅድ በማስመልከት በእስራኤል አሜሪካው አምባሳደር ማይክ አሰቢ ተናገሩ። ምርጫ 26 ውዝግብ እንደስከተው እንደቀጠለው የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። በሽኸም ከተማ መከላከያ ሰራዊት በሚወስደው እርምጃ ከ30 በላይ ሽብርተኞች ይጠቀሙበት የነበረውን የመሳሪያ ማዘጋጃ ቦታዎችን ማውደሙን አስታውቋል። መከላከያ ሰራዊት ቃል አቀባያችን እንደተናገሩትም የሰማሪያ ብርጌድ ከይሁድ ከደህንነት ክፍሉ ጋር በመተባበር በዚህ ከተማ የሁለት ቀን ልዩ ዘመቻ በመውሰድ ይህን የመሳሪያ መገጣጠሚያና ማምረቻ ቦታ ለማውደም ችሏል ብለዋል። ተጨማሪም ቦታዎችን በማሰስ ብዛት ያላቸውን ተጠርጣሪ ሽብርተኞችን በቁጥጥር ስር አውለዋል። በወደመው ቤት ውስጥም ቀላል መሳሪያ ማምረቻ ቦታዎችን ሽጉጥ፣ ክላሽኒኮቭ እና ሌሎች ጥይት ተተኳሽ ጥይቶችንም በተጨማሪ ማውደሙንም ጨምሮ አስታውቋል። ሰሞኑን የውሃስ ችግር ይመጣል በማለት ስጋት ላይ ወድቀ እንደነበር በዜናም ስናስተማ ቆይታችን የሚታወስ ነው። ሰሞኑን እስራኤል ጨዋማ ውሃን ወደ ጣፋጭነት በመቀየር ያገለግሉ የነበሩ አገልግሎት ሲሰጡ የነበሩት ማሽኖች አገልግሎታቸውን በማቆም የውሃ እጥረት ሊስጋት እንደነበር ተገልጾ ነበር። አሁን ግን እንደገና በሰሞኑን ጨዋማ ውሃውን ወደ መጠጥ ውሃ የሚያሰራጩን የሚያጣራው ማሽን ስራ መጀመሩ ምክንያት የውሃ ስጋትን ቅነሳ እንዲሆን አድርጎታል። ለጊዜውም እስካሁን ድረስ ውሃ ሲሰጥ እንደነበረው እንደሚከፋፈል ተገልጿል። ማኮሮት የተሰኘው የውሃ ዘርፍ የሚሰራው ድርጅት በሀገራችን በየቦታው ተበታትነው ያሉትን የውሃ ገንዳ ጉድጓዶችን በመሙላት የውሃን ችግር ለመቅረፍ ጠንክረን እየሰራን ነው ሲሉም ጨምሮ አስታውቋል። በዚህም ስራ የኃይልና የኢነርጂ መስሪያ ቤት፣ የግብርና ሚኒስቴር፣ የአካባቢ ንጽህና ደህንነት ጥበቃ ሚኒስቴር፣ የጤና ጥበቃ ሚኒስቴርም በጉዳዩ በመረባረብ አብረው በቅንጅት እየሰሩ እንደሆነ አስታውቋል። የኢራን ኒውክሌር ቦምብ እቅድን በማስመልከት በእስራኤል የአሜሪካ አምባሳደር ነው የሚያገለግሉት ማይክ አካቢ ፕሬዝዳንት ትራምፕ አሁንም ከዓላማቸው ሸሻ አላሉም ሲሉ ተናግሯል። አምባሳደሩ ማይክ አካቢ እንደተናገሩትም ኢራኖች በአሁኑ ሰዓት ምን አይነት ፕሮግራም እንደያዙ ምን እቅድ እንዳላቸው መገመት ይከብዳል፣ ማወቅም አይቻልም። ምንም ያደረሰጉ እንደሆነም አንድ ነገር ግን ግልጽ ነው። ፕሬዝዳንት ትራምፕ ኢራን የኒውክሌር ቦምብ ባለቤት እንድትሆን አይፈቅዱም ሲሉ አጽንኦት ሰጥተው ተናግረዋል። ኢራን በአሁኑ ሰዓት ጦርነቱና የኢኮኖሚ ማዕቀቡ በአንድ ላይ በመሆን ኢራን ወደ ኋላ ለብዙ ዓመታት እንድትሸረደር አድርጓታል ብለዋል። ኢራኖች ምንም ያልተጎዱ መስለው በውጭ በአደባባይ ቢታዩም ቅሉ ግን በኢኮኖሚ በጣም ተጎድተዋል። ይህ የጊዜ ጉዳይ እንጂ ሁሉም ነገር ይፋ ይወጣል ሲሉ ከረሸት ቤት ጋር በነበራቸው ቆይታ አምባሳደሩ አስታውቀዋል። ምርጫ 2026 ወዛጋቢ መሆኑን እንደቀጠለ ነው። ጥቅምት 27 2026 እስራኤል ብሔራዊ ምርጫ ተሄዳለች። ከአራት ቀን በኋላም ፓርቲዎች አቋማቸውና ከማን ጋር አብረው የሚሄዱ ውህደታቸውንም ሊፋ ያደርጋሉ። ብርጋዴር ጀነራል ዴዲ ሲምኺ ወደ ፖለቲካው ዓለም ለመቀላቀል ሐሳብ እንደነበራቸውና በተለይ ነጭና ሰማያዊ ፓርቲ ከቤኒ ጋንጽ በሚመሩት ፓርቲ ለመቀላቀል በ ሂደት ላይ እንዳሉ አሁን ግን ባለመስማማታቸው ምክንያት ሐሳባቸውን እንደሰረዙና ወደፊት ለፖለቲካ ለመሮጥ ያሰቡትን እንደማያደርጉ አስተውቀዋል። ያስተውቁ ነው ተብሎ ይተበቃል። እንደሚታወሰው ብርጋዴር ጄኔራሉ በጥቅምት 7 2023 ሐማስ ባደረሰው ጥቃት ልጃቸውን ማጣታቸው የሚታወስ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡብ ሊባኖስ ያሉ የመከላከያ ኃይልን ለወሰዱት እርምጃ ምስጋና ቸሯቸው ተባለ። መከላከያ ሰራዊታችን በደቡብ ሊባኖስ የደህንነት ቦታ በማለት ከአካባቢውን በመቆጣጠር ደህንነቱን እየጠበቀ እንደሚገኝ ይታወሳል። በተለይ ፑፐር በተሰኘው ዋሻ ብዙት ያላቸው የሂዝቡላ አባላቶች ተደብቀው እንደሚገኙ ተነግሯል። እጃቸውን ስጡ ሲባሉ ለመከላከያ ሰራዊታችን እጃን ሰጥን በማለት በቦታው እንዳሉ ተነግሯል። መከላከያ ቦታውና አካባቢውን በመክበብ ሽብርተኞቹ ምግብም ሆነ ውሃ እንዳይደርሳቸው በማድረግ አሁን ግን በዚህ ቦታ ውስጥ ሽብርተኞቹ ሙሉ በሙሉ መገደላቸውንም አስተውቋል። እነዚህ ሽብርተኞች በማስመልከትም እንደተጠቀሰው አንዳንድ ካሁን በፊት እንደተነገረው አንዳንድ የኢራን ዘብ ጠባቂ ወታደሮችም ሊኖሩ ይችሉ ይሆናል የሚለውን ስጋት እንደነበርም ታውቋል። ለዚህም ጀብድ ጠቅላይ ሚኒስትሩ ወታደሮቻችን አሞግሰዋል። በኢየሩሳሌም የቀድሞዋ ከተማ አንድ አረብ ወጣት ፖሊስን በስለት ለመጉዳት ሙከራ አድርጎ ነበር ተባለ። ነገር ግን ከቦታው የነበረ ሌላ ፖሊስ የንቃተ ህሊና ወጣቱ የሽብር ፈጠራ ድርጊት ከማድረጉ በፊት ቀድሞ አስፈላጊውን እርምጃ መውሰድ እንደተቻለ ተገልጿል። በአሁኑ ሰዓት በተለይ ባለንበት ወቅት በተለያዩ ቦታዎች የሽብር ፈጠራ ድርጊትን ለመፍጠር ሐማስም ሆነ ሽብርተኞች ይጥራሉ። ይህም እንደተለመደው የእስራኤልን አመት በዓል ምክንያት በማድረግ የሽብር ፈጠራ ስራ ለማድረግ እንደሚንቀሳቀሱ ፖሊስም አስተውቋል። ሁሉም በንቃተ ህሊና መንቀሳቀስ እንዳለብንም በዚሁ አሳስቧል። መከላከያ ሰራዊት በአዛ የሚያደርገውን እንቅስቃሴ እንደቀጠለ ነው። ትናንት ሌሊት ላይ በአዛ እስራኤል በምትቆጣጠረው ቦታ አንድ ሽብርተኛ የሽብር ፈጠራ ድርጊት ለመፈጸም ወደ መከላከያ ሰራዊታችን ተኩሶ ነበር። ግን በመከላከያ ሰራዊታችን ላይ ጉዳት አልደረሰም። መከላከያም አጠፌታውን በቦታው ተኩስ በመተኮስ መመለሱን አስታውቋል። የአርጀንቲና ፕሬዚዳንት ማሊ ለንደንን አስጠነቀቁ ተባለ። ፖክላንድ በተሰኘው ደሴት አርጀንቲናና እንግሊዝ የሚጋሩት ደሴት ሲሆን እንግሊዝ ያለ አርጀንቲና ፍቃድ በዚህ ደሴት ላይ የተለያዩ ስራዎችን እያከናወነች ነው በማለት ፕሬዚዳንቱ እንግሊዝን ወንጅለዋል። ይህ ዜና እስከተሰራጨበት ድረስ እንግሊዝ በዚህ ምላሽ ምንም የሰጠችው ነገር የለም። ፕሬዚዳንቱ ጨምሮ ሳሳወቁም ያለ አርጀንቲና ፍቃድ ካሁን በኋላ እንግሊዝ በዚህ ደሴት ማንኛውም ነገር ከመውሰዷ በፊት የምትወስደውን እርምጃ እንድታቆም ሲሉም አጽንኦት ሰጥተው ማስጠንቀቃቸው ተገልጿል። ደቡብ ኮሪያ ወደ ሆርሙዝ ወታደራዊ ተቋም ለመላክ ቅድ እንዳላት አስታወቀችም። ደቡብ ኮሪያ ወታደሮቿን ወደ ሆርሙዝ ባህር ወሽመጥ በመላክ ለአሜሪካ ጎን በመሰለፍ አካባቢውን ለማስጠበቅ ፍላጎት እንዳላት ተጠቅሷል። ሳውል የሚገኘው መንግስት እንዳስታወቀውም በሆርሙዝ ላይ ሰላይ አውሮፕላን ወይም ተንቀሳቃሽ ፈንጆችን ማምከን የሚችል መርከብ በመላክ ከአሜሪካ ጎን በመሆን አካባቢው የሚንቀሳቀሱትን የመርከቦች ደህንነት ለመጠበቅ ፍላጎት እንዳላት አስታውቀዋል። ነገር ግን መቼ ወደዚህ እነኚህን መርከቦች መላክ እንዳቀደች የተገለጸ ነገር የለም። ክብራትና ክብራን አድማጮቻችን የሰዓቱ ዜና የስካሁኑ ነበር።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ እዚህ ስቱዲዮ ውስጥ ያልታሰበ ዱብዳ እንግዳ መጥቷል። እስኪ እንተዋወቀው። ተናስተልን እንግዳው።
1: ተናስተልናቱ አይቸው
0: እንግዳው ነው። ሻለቃ አይቸው
1: ጦርነት የለም ጦርነት አታምጣብን። ጦርነት በለለበት ጊዜ ሻለቃ አትበሉኝ ይያለው። እኔ እንግዲህ ሁሉም አድማጮች የሚስማሙበት ነው። አሁን ትንሽ አንጻራዊ ሰላም የሰፈነበት ስለሆነ ሌላ ነገር ባናነሳ ጥሩ ነው።
0: አንተ የሰውን ማረግ ለመውሰድ ትጥራለህ። ችግር የለም። እሺ
1: እኔ እኮ ማነክን ሳይሆን በኦቱ መጠራት ያለበት እያንዳንዱ
0: እና ጊዜው አይደለም ይልከ ነው።
1: ጊዜው አይደለም። አሁን ሰላም ሆኗል። ለጊዜውና እንዴት
0: ጥሩ ቆይ ምን ታረጋለህ? ለምን መጣ?
1: እኔ እንግዲህ እንግዶች አሉኝ ለበዓል። እነሱን ጠርተን አሁን እነሱን ቃለ ምልልስ ለማድረግ ነው።
0: መልካም እንግዲህ ከመጣህ ዘንዳ ትንሽ ብንወያይ መልካም ነው። ቢሆንስ ለበጎ ፈቃደኝነት እጅግ በጣም አመሰግናለሁ። በተለይ ደቡብ ሊባኖስ ውስጥ መከላከያ ሰራዊታችን እዛ እንዳለ የሚታወቅ ነው። አሁን ደግሞ 5 የሊባኖስ ዜጎችን እስራኤል ለቀቀች። ለምን ለቀቀች? ለምን አሁን?
1: እንግዲህ ትላንት የጠቅላይ ሚኒስትሩ ቢሮ ይፋ ባደረገው መረጃ መሰረት እነዚህ ሰዎች በሽብር ጥቃት ተሳትፈዋል የሚል የሂዝቦላ ድርጅት አባላት ናቸው የሚል መረጃ መጀመሪያ፣ ከዛ በኋላ የተለቀቁበት ምክንያት ከሽብር ጥቃት ነጻ ናቸው የሚል ነው። ግን እነዚህን ዜጎች ለመልቀቅ በእስራኤልና በሊባኖስ መንግስታት መካከል ድርድሮች፣ ውይይቶች እንደነበሩ ነው። ምክንያቱም በ1980ዎቹ ዓመተ ምህረት በነበረው ጦርነት የይሁዳን መሪዎች የተገደሉበትና ተጠልፈው የተቀበሩበትን ቦታ ለማፈላለግ የነሱን አስከሬን ማግኘት የሚቻል ከሆነ መልካም ግንኙነትን ለመፍጠር በቃ ለማለዋወጥ ነው። እንግዲህ እነዚህን የሊባኖስ ዜጎችን እስራኤል ትለቃለች፣ ሊባኖስ ደግሞ እነዛን የይሁዳን መሪዎችን የነበሩትን አስከሬናቸውንም ቢሆን አፈላልጋ ለማስረከብ ነው።
0: ቢያንስ መረጃ እንድትሰጥ ማለት ነው።
1: ያው ከተቻለ እንግዲህ ያሉበትን ቦታ መጠቆም፣ ካልተቻለ ደግሞ ቢያንስ በጎ ፈቃደኝነትን መታየት። ጥሩ ግንኙነት ይመስላል። ግን በመጨረሻ ደግሞ ያሉት ከሽብር ጥቃት የተሳተፉ አይደሉም እነዚህ ዜጎች ነው ያሉ።
0: ግን ሌሎችስ በእስራኤል አሁን በዚህ ጦርነት ውስጥ ብዛት ያላቸው የሽብርተኛው የሂዝቡላ ወታደሮችም በቁጥጥር ስር የዋሉበት ሁኔታ አለ። በእስራኤል እስር ቤት ውስጥ የሚገኛሉ። የእነሱ ጣፈንታስ ምን ሊሆን ይችላል?
1: እሱ ለወደፊት እንግዲህ ከሂዝቦላ ጋር እስራኤል ቀጥታ የሆነ ግንኙነት የላትም። ምናልባት በአጠቃላይ ሊባኖስና እስራኤል ግንኙነት የሚፈጥሩ ከሆነ ጥሩ የሆነ፣ ከዛ በኋላ የሂዝቦላ ድርጅትም የጦር መሳሪያ ትጥቁን ይፈታል የሚለው ለጊዜው ጥያቄ ምልክት ይቀመጥ። ኢራን እስካለች ድረስ ይፈታል ብዬ አላስብም። ግን ቢያንስ አንጻራዊ መረጋጋት ቢመጣ ከሆነና እሱም የሂዝቦላ ድርጅት ወደ እስራኤል የማይተኩስና የሆኑ ግዴታዎችን የሚገባ ከሆነ የሚለቀቁበት ሁኔታ ሊኖር ይችላል። ይሄ መንግስት ውሳኔ
0: ምናለ የሚሉታል መሰለህ እነኚህን የሂዝቡላን ሽብርተኞች ወታደሮች መልቀቅ የሚቻሉ ምናልባት እስራኤል ለቃል ብላ ብታስብም አንድና አንድ ምክንያት ሊኖራት ይችላል። ያም የኤሮን አራድን እጣ ፈንታ በማስመልከት ምናልባት ምንድን ነው ፖሊስ ደረክ የሚባል ልዩ የሆነ መረጃ የሚያመጡና ካለ ምናልባት በዛ ሊለቀቁ ይችል ይሆናል የሚል ሁኔታ አለ። ሂዝቡላ በአሁኑ ሰዓት ሂዝቡላ በተለይ ኢራን በድጋሜ እንደገና ጦርነቱ ከእስራኤል ጋር እንድትገጥም ከፍተኛ ቅስቀሳ እያደረገ ነው። ኢራንም በበኩላም ልክ እንደ ጥቅምት 7 2023 እንደነበረው ክስተት ያን የመሰለ እንቅስቃሴ ለማድረግ አካባቢያችን ወደ ጦርነት ዙሮ ለማስገባት ጥረት እያደረገች ነው የሚባላለስ እንዲታየዋለን።
1: ኢራን አሁን በተለይ አሜሪካ ጀምራ የምትተው ነገር ለእስራኤል ትልቅ ፈተና ነው የሚሆን። ዞሮ ዞሮ ወደ አሜሪካ አይደለም ይህ ሁሉ የተደቀነው መሳሪያ የሂዝቦላም የሐማስም የሚተኮሰውና መቼውንም ጊዜ ጸረ እስራኤል እንቅስቃሴዋን አታቆም አሁን ባለው ሁኔታ ኢራን ከተተዎች እና ይሄ አይቀሬ ነው። እስራኤል መዘጋጀት ያለባት ነገር ነው ብዬ ነው ማሰብ። ለምን ብትል ኢራን አሁን የተጠናከረች ከመጣች ራሷ ጠላትነቷ የቀጠለ ከሆነ አሜሪካም አንድ እርምጃ ማትወስድባት ከሆነ በኢኮኖሚ ብቻ ደክማታለሁ ምትል ከሆነ ተስፋም ቆርጣ ጦርነት ልታነሳ ትችላለች። መከላከያ ሚኒስትሩም ትላንት የተናገሩት ነው። ኢራን ተስፋ ትቆርጥና ወደ እስራኤል ተኩስ ልትከፍት ትችላለች። ያኔ ግን እኛ የተጣለብን በተለይ በአሜሪካ የተጣለብን ገደብ ይነሳና ኢራንን በብዛት በስፋት እናጠቃታለን ብለዋልና ማጠናከሯ ጠላቶችንም ማገዟ የማይቀር ነው። ይሄ እስራኤል የትልቅ የቤት ስራ ነው ብዬ ነው ማስበው። ምክንያቱም የኢራን ጉዳይ የተቋጨ አይደለም፣ ብዙ የጠላትነት ስሜትን የሚያመጣ ሁኔታ ነው።
0: ትራምፕ በዚህ ዙሪያ እንደውስ ከተወያየን አብዛኛውን አሁን ትኩረታቸው በሆርሙዝ ባህር ወሽመጥ ላይ እንጂ ወደ ኒውክሌር ቦምቡ ምንም ፊታቸውን ያዞሩበት ነገርም የለም። እንዲያውም ስለሱም የሚያነሱት የሚያወሩት ነገርም የለም።
1: ስለ ኒውክሌሩ ይናገራሉ፣ በፍጹም አንድ ናንድ ነው። በፍጹም ኢራን የኒውክሌር ጦር መሳሪያ ባለቤት መሆን የለባትም፣ አትሆንም፣ እኛ እያለን ነው። ይህን ሁልጊዜ ይናገራሉ። ግን እንዳትሆንስ ምን እርምጃ እየተወሰደ ነው?
0: እሱ ነው እኮ
1: በኢኮኖሚ ጫና ብቻ ይቆማል ወይ ነው ያንን የተብላላውን የኢራኒየም ንጥረ ነገር ወይ በኃይል ማውጣት ማፈንዳትና ከጥቅም ውጭ ማድረግ አለብህ፣ አሊያም ደግሞ በስምምነት እንዲሰጡ ማድረግ አለብህ። ካልሆነ የኢራን ጉዳይ ጊዜና እድሜ ይስጠን። አሁን በአሜሪካ አካሄድ ከሆነ ሰሜን ሌላኛዋ ሰሜን ኮሪያ ነው ምትሆን።
0: ያ እንዳይሆን እስራኤል ምን ማድረግ አለባት?
1: እርምጃ መውሰድ፣ ሌላ አማራጭ የለም። ራስክን አጠናክረህ በአሜሪካ ላይ ብቻ ሁሉን ነገር ተስፋ አድርገህ አሜሪካ ሁሉን ነገር አሁን የኢራንንም ጉዳይ ጀምራ ተወችው፣ የሊባኖስንም ጉዳይ እንደዚሁ፣ የጋዛ ሰርጥ ጉዳይም እንደዚሁ የተጀመረ ነው። ስለዚህ እስራኤል በከፍተኛ ሁኔታ ተዘጋጅታ እርምጃ መውሰድ፣ ካልሆነ በዚህ ሁኔታ ያኔም ሰሜን ኮሪያ ታሪክ እንደሚጠቅሰውና ከታሪክ መዛግብት እንደምንረዳው በሰሜን ኮሪያ ላይ የማዕቀብ ጫና፣ የተለያዩ ነገሮች ጫና፣ ግን ያን ሁሉ ተቋቁማ ሰሜን ኮሪያ ከነ ቻይና
0: ዓለም ብቸኛው ሀገር ማለት ይቻላል።
1: አዎ አሁን ኒውክሌር አላት ማለት የማትፈራም፣ ብትፈልግ በአሜሪካ ላይ ምን ታደርጉኛላችሁ ትላለች። ስለዚህ እነዚህ ደግሞ ጠላቶች አቅም ያገኛሉ፣ ኢራን የኒውክሌር ጦር መሳሪያ ባለቤት ከሆነች እና የአሜሪካ አካሄድ ትንሽ ያዝለቀቅ መሆኑ አደጋ አለው ለእስራኤል። ሌላው የሊባኖስ መከላከያ ሰራዊት እንግዲህ በደቡብ የእስራኤል መከላከያ ሰራዊት በደቡብ ሊባኖስ እንቅስቃሴ እያደረገ ነው። የዛን ተሞክሮ ወደ ጋዛ ማምጣት ይፈልጋል ይባላል። እንዴት ታየዋል?
0: አዎ እዚህ ምን አለ መሰለህ፣ የደቡብ ሊባኖስ ውስጥ አሁን መከላከያ ተቆጣጥሯቸው የነበሩ ቦታዎችን እየለቀቀ ለሊባኖስ ወታደሮች እያስረከበ የወጣበትኝ ሁኔታ አለ። በዚህ ዙሪያ ላይ አንዳንድ ትችቶች አሉ አሁንም። ምክንያቱም የደቡብ ሊባኖስ ወታደሮች መከላከያ ለቆ በወጣው ቦታ ላይ ምንም አይነት እንቅስቃሴ እያሳዩ አይደለም። በተለይ ደግሞ ከሂዝቡላ ጋር ያለውን ሽኩቻ በትክክል እየመሩት እያካሄዱት አይደለም የሚል ወቀሳ አለ። ያንን ተሞክሮ ወደ አዛ ለማምጣትም እቅድ አለ ያስባሉ። ነገር ግን ይሄኛው ተሞክሮ እኮ ሙሉ በሙሉ ውጤታማ አይደለም፣ ውጤቱን እያስመሰከረ አይደለም። የሊባኖስ ወታደሮችን የሚያደርጉት ምንም እንቅስቃሴ የለም። እንደው ቀላል መሳሪያን እንኳ የሂዝቡላን ለማስወረድም አልቻሉበትኝም። እንደውም ሂዝቡላ እንደገና እየተንሰራራና እንደገና እንትን እያለ ነው። ይህን ተሞክሮ አሁን ወደ ደቡቡ አዛብ ወደ አዛ በመውሰድ ለአዛም እንደዚህ አይነት ነገር ለማድረግ በእርግጥ እዚህ ላይ ዓለም አቀፍ ወታደሮች ነው እንግዲህ አሁን መከላከያ የሚቆጣጠረውን ቦታ መከላከያ እንዳለ ቦታውን ለቆ ወደኋላ ያሸሽና በዓለም አቀፍ ወታደሮች መጥተው እዛ ቦታ እንዲሰፍሩ ይደረጋል። ከዛስ ምንድን ነው የሚያደርጉትኝ? ሐማስ መሳሪያ ይዞ ቢመጣ ሊታኮስ ነው? ከሐማስ ጋር
1: አይታኮስ።
0: ሐማስን መሳሪያ ሊያስወርዱ ነው።
1: በሰሜን እስራኤል እና በሊባኖስ ድንበር አካባቢ የነበረው ዩኒፊል የተባለው የዓለም አቀፉ ሰላም አስከባሪ ኃይል ባለፉት ዓመታት ከ2006 ዓመተ ምህረት የሁለተኛው የሊባኖስ ጦርነት ጀምሮ እዛ ነበር። ግን ሂዝቡላ እንደፈለገው ሲፈነጭ ምን አደረገ?
0: ስለዚህ አሁን ታርሜን አይነት ተሞክሮን ወደዚህኛው ነው ይህን ድጋሚ የሚደረጉ አንድ ነገር እንኮ ተሞክሮን ያን ተሞክሮ ወደዚህ ወደ ሌላም ተስፈ ጥሩ ውጤት ሲያሳይ ጥሩ ነገር በሚመለከቱበት ሰዓት እንቅስቃሴ ወይም ድርጊቱ መልካም ከሆነ ያ በእውነት የምትፈልገው እንግዲህ እስራኤል የምትፈልገው ጉዳይ አለ። ያ የምትፈልገው ነገር እየተሳካላት የሚመጣ ሲሆን ሲታይ ወደ ሌላ አካባቢ ችግሩ ያለበት ቦታ ወደዛ በመገልበጥ በመውሰድ ተሞክሮን እዛም ታሳያለ። እዚህ ላይ ግን አለም አቀፍ ወታደሮች መጣው እዛ ቦታ በመሆን ቦታውን በመቆጣጠር ኩልጭ ኩልጭ ሁሉ ከመያት ወጭ እኔም እንደማስበው
1: የትኛው አለም አቀፍ ሰላም አስከባሪ ነው ያዲትን ሀገር አጀንዳ ይዞ በሌላ ሀገር ጣላቴ ነው በሚለው ላይ ጦርነት ከፍቶ ተዋግቶ የሚያቀ አለም አቀፍ ሰላም አስከባሪ ኃይል የሚባለው በቴንደር መኪና ይሳፈራሉ አስፓልት ለአስፓልት
0: ይዞራሉ
1: ሲዞሩ ይላሉ አንጻራዊ ሰላም ካለ ከዛ ውጭ ግን መሰራ ይዘው የሐማስን ድርጅት የሌሎችን የእስላም ጂሃድ ድርጅቶችና እስራኤል ጣላቶችን ይዋጋሉ ብሎ ማሰብ በራስ ላይ መቀለድ ነው።
0: አሁን እንግዲህ ሁሉንም ቆይተን የምናየው ጉዳይ ነው። የሶሪያ ጉዳይም አለ። በሶሪያም ያለው ሁኔታ እስካሁን ድረስ መፍትሄ ያልተገኘለት ነው። መጀመሪያ አካባቢ እንዴት ነው አሽወይና ተብሎ ነበር። እስራኤልም ቢሆን በበኩሏ የሶሪያውም የውጭ ጉዳይ ሚኒስትርም የኛ የውጭ ጉዳይ ከመገናኘት ደረጃ ያደረሱበት ነበር። አሁን ደግሞ ሶሪያ ፊቷን ወደ ቱርክ ያዞረች መስሎ ይታያል። ቱርክም ለመግባት ለመቀላቀል አፋፍ ላይ ቁጭ ብላለች እየተመለከተች ነው። ዞሮ ዞሮ ግን አሁን ትልቅም ስጋትም ያለው ቱርክ ከእስራኤል ጋር ምናልባት ቀጥተኛ ግጭት ሊኖር ይችላል ይሆናል
1: ሊኖር ይችላል። አሁን የዓለም መንግስታት ቡድን መፍጠራቸው ነው ለዓለም ሰላምም ችግር የፈጠረውና አሁን ለምሳሌ ጥሩ አጋጣሚ ነበር ለእስራኤልም ቢሆን የሶሪያ ጉዳይ መንግስት ተቀየረ የሶሪያን መንግስቱ አሁን ያለውን አስተዳደር ወዳጅ በማድረግ በአሜሪካ ጋር ወዳጅነት እንዳላቸው ወደ ሰላም እንዲመጡ ማድረጉ ትልቅ አስተዋጽኦ አበረክታል ብዬ አስባለሁ። ሁሉ ጊዜ በተባደንክ ቁጥር የጦር መሳሪያን ባመንክ ቁጥር በአለም ላይ ሰላም ይሰፍናል አንጻራዊ ጥሩ ነገር ይገኛል።
0: ኃይልን ማጠናከር ነው እኮ ይሄ ኃይልን ማጠናከር ነው አንተ ወደ መምጣት አንድ ጊዜ ምን አለ መሰለህ አንተ ጠንካራ ስትሆን አንተ ኃያል ስትሆን ነው በሰላማዊ መንገድ ዞሮ ዞሮ አው ጦርነት ለማንም በጦርነት ማንም ማግሪ ያቸነፈ የለም ዞሮ በጠረጴዛ ዙሪያ ነው የሚያልቀው። ነገር ግን አንተ ኃያል ሆነህ ጠንካራ ሆነህ የምትወደ ጠረጴዛ ዙሪያ የምትቀርበውና ደካማ ሆነህ የምትቀርበው በጣም ልዩነት አለው። ለዚህም ነው ቱርክ አሁን ሰሞኑን ያው ዘግበናል አልከውን በፊትም ከፓኪስታን ከሳውዲ አረቢያ ጋር ቱርክ ባንድ ላይ ሆናለች። ምናልባት ሶሪያም ወደዛ ልትከላከል ይችላል ግብጽም ልትከላከል ትችል ይሆናል። እስራኤል ባንጻሩ ደግሞ ከቆጵሮስና ከግሪክ ጋርም እንደዚሁ
1: ማነው የተሻለ ግን አሁን ቆጵሮስና ግሪክ ነው ወይስ እዚህ ጎረቤት ነው? ጎረቤት እዚህ ላይ ጀርባ ላይ የፈለገው እንዲፈነጥ ዟርገ ሩቅ ይደህ ከቆጵሮስ ጋር ከግሪክ ጋር ብዙም ጥሩ ነገር ያመጣል ብዬ አላስብም ካለው ተጨባጭ ሁኔታ አንጻር። ስለዚህ አንዳንዴ ሰላማዊ መንገድ ጥሩ ነው። አሁን ከዮርዳኖስና ግብጽ ጋር የተደረሰበት የተኩስ አቁም ስምምነት የሰላም ስምምነት ይኸው እስከዛሬ ተጠብቆናል። ከእስራኤል ቀጥሎ እኮ ግብጽ በብዛት በጦር መሳሪያም ወታደራዊ አቅም ከፍተኛ አቅም ያላት ሀገር ናት። ግን ለእስራኤል አንጻራዊ ሰላም ያሰፈረች ሀገር ናትና በክብ ጠረጴዛ ቁጭ ብሎ ነገሮችን ለመፍታት ጥረት ቢደረግ ጥሩ ነው። ተባድነህ የጦር መሳሪያውን ፓኪስታንና ሌሎች ሀገራትም ሳውዲ አረቢያም ያደረጉት እንዲሁ ለይምሰል ነው እንጂ እንደውም ኢራን ቀልዳበታለች ራሳቸውን ብታጠናክሩ ይችላል ከምንም አድናቸውም ያለቻቸውና አንዳንድ ጊዜ ራስክን ብታጠናክር የተሻለ ነው ብዬ ነው። እስራኤል ለሚመጣበት ተጠላት በቃ የማዳግም ምላሽ በመሰጥበት ጊዜ አርፈው እንዲቀመጡ ማድረግ ነው ያለባት።
0: ሰጠኝ ሰጠህን ማብራሪያው እንግዳ ነበርክ እንግዲህ ሰው በቤቱ እንግዳ ይሆነብ
1: ሰው በቤቱ ዛሬ ተቆጣጥረሃል ኡልፓኑን ስቱዲዮውን እንቸም ጥሩ ይሁን
0: እሺ እንግዶችም እየጠበቁ ነው።
1: ግን ከዚህ በኋላ አንተ የት ነው የምትሄድ?
0: አጠይቀኝ ጥያቄ ዛይነ ጥያቄ አይጠየቅም ታውቃለህ የት እንደምሄድ አይደል እንዴ?
1: ጥሩ ማልካም ሰርበት
0: እሺ

0: ረግሽን ባክሽ ካለሁበት ካሆኑ መልሽኝ።
1: የተከበራችሁ አድማጮቻችን፣ አሁን ደግሞ መስመር ላይ አቶ ሀፍታሙ ይኖራ። ሀፍታሙ በኦር ይሁዳ የመማክርት ሸንጎ አባል ነው። ሰላም ጤና ይስጥልኝ፣ እንደምን ዋልክ ሀፍታሙ?
2: ጤና ይስጥልኝ ለአድማጮች፣ እንዲሁም ለአንተ፣ ለአቶ አይቸው፣ ለሁሉም ራዲዮ ሰራተኞች
1: እናመሰግናለን። አካባቢያችሁ እንዴት ነው?
2: አካባቢያችን ሰላም ነው። ኦር ይሁዳ በጣም ደስ ይላል። ያው በዚህ ሳምንት አጋማሽ ላይ ማለት ይቻላል እንግዲህ አዲሱ የትምህርት አመት ተጀምሯልኝ። በጣም
1: እንዴት ነበር የተጀመረው? ቅድመ ዝግጅት እንዴት ነበር ከዛ በፊት? አሁንስ እንዴት ነው አካባቢያችሁን በተመለከተ? ያው በከተማችን የመማክርት ሸንጎን አባል እንደመሆነ መጠን ወጭም ይመለከታል።
2: አዎ በጣም ነው የሚመለከተኝ። ከሁሉም አስቀድሞ

0: ጠቅላላ እስራኤል ሀገር ላሉት ተማሪዎቻችን መልካም እና የስኬት የትምህርት ዘመን ይሆን ዘንድ ከልብ እመኛለሁ።
1: እሺ በርግጥ አሁን የትምህርት ዘመን አራት ቀን ሆኗል። ትምህርት ቤት ከተከፈተ በተለይ ወላጆች አንዳንድ ስጋት ነበራቸው በሀገር አቀፍ ደረጃ የሚታይ በተለይ የትምህርት ቤቶቹ አንዳንድ ወጣቶች ምክንያት በሚከሰቀሱ አምባጓሮች ምክንያት እጅግ አስቸጋሪ የሆነ ነው እና በዚህ ዙሪያ እንደው ከተማችሁ ቅድመ ዝግጅት ያደረጋችሁት ለየት ያለ ነገር አለ ወይ?
0: አዎ፣ በእኛ ከተማ በመጀመሪያ ደረጃ የዚህ የማህበረሰብ የፖሊስ አባላት ጋራ በመተባበር የአካባቢው ጥበቃዎች እንዲሁም በዚህ ዙሪያ በዋናነት ትምህርት ላይ ነው እና ይህን እንደዚህ አይነት ነገሮችን ለመግታት ወይም እንደዚህ አይነት ነገሮቹ እንዳይፈጠሩ ቅድመ ጥንቃቄ ቅድመ ትምህርቶችን ማካሄድ ነው እና በእኛ ከተማ በእውነት በጣም ከዚህ በፊት ከነበረው ከእንደዚህ አይነት ነገር አሁን እየወረደ ነው የመጣው። ይሄ ነገር ያው በልጆች እንግዲህ ዋናው ትልቁ ነገር ትምህርት ነው እና በትምህርት ግንዛቤ ማስጨበጥ ለልጆቹ ከተለያዩ ከጉዳዩ ከሚመለከታቸው አካላት ጋር በመሆን ይሄን ነገር ግንዛቤው በጣም በተማሪዎችም በወላጆችም በሌሎችም አካላት ጋራ በጣም ከፍተኛ ትብብር ተደርጓለኝ ስኬታማ ነበር።
1: ጥሩ ነው። ቅድመ ዝግጅቱስ የተማሪዎቹ ጉዳይ መሸኘት ሁኔታ በተለይ በትምህርት ቤቱ በተከፈተበት ሰዓትም አንድ ለየት ያለ ያደረጋችሁት ሁኔታም አለ። ህፃን ሃይማኖት ከሳን በማስመልከት ምን ነበር የተደረገው?
0: ያው በእውነት ይሄ እንደው መላው እስራኤልን እጅግ በጣም የሚመለከት ትልቅ ጉዳይ ነው። የህፃን ሃይማኖት ካሳው እስካሁን ምንም አይነት እንደጠፋች ምክረት በተመለከተ እና እንደ ማንኛውም ከተማ ያው ወላጆቿ እንዲሁም በሷ ዙሪያ የተቋቋመው ድርጅት እሷን ለማፈላለግ የሚሰሩ አክቲቪስቶች ብዙ በዚህ ዙሪያ በእውነት እየተቀን የሚደክሙ በዙሪያው ላይ የሚሰሩ በጣም ብዙ ወንድም እህቶች አሉ እና እነሱ በአቀረቡት ሀሳብ መሰረት በትምህርት ሲከፈት ህፃን ልጅ እንደመሆኗ ትምህርት በሚከፈትበት ወቅት ይሄ ቀይ ባሎን ወይም ቀይ ፉኛ ወደ ሰማይ እንዲለቀቅ ባሉት ባቀረቡት ጥሪ መሰረት ያንም ደግሞ ለግንዛቤ በአገራችን በጠቅላላ ግንዛቤ እንዲያስጨብጥን እና እኛም ጋር ያው በሁሉም ትምህርት ቤቶች ባይሆን በተወሰኑ ትምህርት ቤቶች ይሄ ነገር እንትን ብሏለኝ ወደ ተግባራዊ ሆኖ እኔም በግሌ እንደዚሁም አንዳንድ ወላጆች ልጆቻቸውን ሲወስዱ ይህን ተግባር እንትን ብለውታል እና ያን ወደ ሰማይ የተለቀቀው ፉኛ አዲስ ምናልባት በዚህ ልጅ ዙሪያ እንደው ጸሎትንም እንደገና ደግሞ ተስፋን እንደው እግዚአብሔር በሰላም ያስገኛት የሚለውን ነገርም ሁሉን ነገር እንደው በቃ ብሩህ ተስፋ ሰንቆ ወደ ላይ ተለቋል። እንግዲህ ፈጣሪ ደግሞ እግዚአብሔርም ረድቶ እዚህ መሬት ላይም በእውነት ብዙ ስራዎች እየተሰሩ እንደሆነ በተለያየ አጋጣሚ እንሰማለን። ከፖሊስ ወደ ሻባክ ከዛም ደግሞ የተለያዩ አካላት እየተረባረቡ እንደሆነ በቅርቡ ቤተሰቡና በዚህ ጉዳይ የሚንቀሳቀሰው ድርጅቱ አካል ከእስራኤል ፕሬዚዳንት መስሪያ ቤት ጋር በነበራቸው እንትን ላይ ለህዝቡ በጠቅላላ ይፋ ያደረጉት ነገር አለ እና በእውነት በዚህ አጋጣሚ የሃይማኖትን ቤተሰቦች እናቷንም አባቷንም ያው በዚህ አጋጣሚ አውቃቸዋለሁ። በጣም በጣም እህትየዋንም እንደዚሁ በተለይ ወላጆቿን በጣም ከፍተኛ ስራ እየሰሩ ያሉ ነው እና ሁልጊዜም ቢሆን ከአጠገባቸው ልንሆን ከጎናቸው ልንሆን ይገባል። እንደው በዚህ አጋጣሚ ይሄን መድረክ ተጠቅሜ ለመላ ህዝበ እስራኤል ጥሪ አቀርባለሁ። እቺ ልጅ እስከምትገኝ ድረስ ካጠገባቸው መራቅ የለብንም። በቻልነው መጠን በቻልነው አቅም እነሱ የሚሉትን ነገር እንደው እንደዚያውን ቀለል ያለ ነገር ይሄ አሁን ለእኛ በጣም ቀለል ያለ ነገር ነው። ይሄ ፉኛው ቀይ ባሎን እንደዚህ አይነት ዝግጅት

0: ድርጅቶች ሲካሄዱ እንደውም የበለጠ ተደራጅተን የበለጠ በደንብ መስራት አለብን። እንዳልኩት በጣም ብዙ የሚሰሩ ወንድሞች እህቶች አሉ። በዚህ አጋጣሚ እነሱንም ማመስገን ፈልጋለሁ። እና ይሄን
1: ኃይል ያስፈልጋል፣ መጠናከር ያስፈልጋል። ጸጥም ዝም ማለት ሁሉም በሚችለው መንገድ በቻለው አቅም የተቻለውን ነገር ቢያደርግ መልካም ነው። ያው ሻባክ እስካሁን ድረስ እንግዲህ ባለፈውም ከኔ ጋርም ቃለ ምልልስ አድርገን ነበር ከፕሬዚዳንት ቤት ከወጡ በኋላ ሻባክ ገብቷል የሚል ተነግሮ ምናልባት ከዛን ቀን በኋላ አዲስ የተቀየረ ነገር ካለ እኔ እስካሁን ያወቅሁት ነገር የለም። ነገር ግን በወቅቱ ግን ሻባክ እንዳልገባና እንደው ዝም ብሎ ሚዲያ ላይ ወጥቶ የተነገረውም ትክክል እንዳልሆነ ከአቶ ተስፋይ ካሳ በነበረን ስልክ ምልልስ ሰምተናል፣ አዳምጠናል። እስኪ ሰሞኑንም እነሱን ደውሎ በመጠየቅ ያለ ሁኔታ ምን ይመስላል እንላለን። ወደ መጨረሻ አካባቢ የመጣን ነው። የአካባቢያችሁስ የፖለቲካው ጉዳይ እንዴት ነው? እንቅስቃሴያችሁ እንዴት ነው? እንዴት የምትንቀሳቀሱት? ማህበረሰቡ በተለይ የእኛ ማህበረሰብ ስንመለከተው እንቅስቃሴው እንዴት ነው? አንተም ራስን ፖለቲከኛ ነህ። ስለዚህ በተለይ በአሁኑ ሰዓት የፖለቲካው እንቅስቃሴ ከባለፈው ጋር ስታነጻጽረው ልዩነት አለው ወይ?
0: ከዚህ ፊትም ተናግሬያለሁ። ይሄ በአገር አቀፍ ፖለቲካ እንግዲህ ያው የአሁኑ ምርጫ በተመለከተ ለየት የሚያደርገው ከዚህ በፊት ከነበረው ይሄ ኦክቶበር 7 ላይ በነበረው ከፍተኛ የሆነ የሐማስ የማጥቃት እንትን የማጥቃት እስራኤል ላይ በፈጸመው ጥቃት አማካኝነት ጠቅላላ በአካባቢው የነበረው የፖለቲካ ሁኔታ፣ የመንግስትም ሁኔታ ከዚህ ጋር ተያይዞ ብዙ የተለያየ እንትን ይዞ መጥቷል እና ምርጫው ከዛ በኋላ መታሀዱ ከዚህ ከብዙ ከሰባት ሀገራት ጋር ከጦርነት ከተካሄደ ጋር ከመሆኑ የተነሳ ከፍተኛ የሆነ ያው ምን ይፈጠራል የሚለው ነገር ትልቅ ጉጉት አለ። ለየትም ያደርገዋለኝ እንግዲህ እኛን እንደ ህብረተሰብ ስታይን እንግዲህ በእኛ አካባቢ ይሄ ሀገር አቀፍ ነገር ስለሆነ ያው ለየት ያለ ነገር የለም። ግን በሀገር አቀፍ ደረጃ አሁንም ቢሆን እንግዲህ እኛን በትክክል ይወክለናል፣ እኛን ማህበረሰብ በትክክል ይወክላል፣ ያገለግላል፣ ወይም ደግሞ ወደ በሚመጣው ምርጫ በትልቅ ተስፋ አለው የመግባት እድሉ ከፍተኛ ነው የምንለው እስካሁን ፊት ለፊት ያለ ከየትኛውም የፖለቲካ ፓርቲ የሚታይ እጩ ተወዳዳሪ እስካሁን ድረስ አላየንም። እንግዲህ ከዚህ በቀሩት 4 ቀን ነው የቀረው ይሄ ነገር በትክክል እንዲታወቅ። በዚህ 4 ቀን ውስጥ እንግዲህ ትክክለኛ ነገር እናውቃለን እና ለእኛ ህብረተሰብ ደግሞ የሚያገለግል ያው እኛን በትክክል ሁሉንም እዚህ እስራኤል ሀገር ያለውን ያለነውን ቤተ እስራኤሎችን ሊወክል የሚችል እጩ ተወዳዳሪ በተለይ ግንባር ቀደም ባሉተኝና የመግባት እድል ወደ ክኔሴት የመግባት እድል ባለው የቦታ ይሰጠውና እንደዚህ አይነት እጩ ተወዳዳሪ እናያለን ብዬ ያው ባለሙሉ ተስፋ ነኝ። ይህም ደግሞ እንደሚሆን በእውነት በጣም ትልቅ ጸሎቴም ነው። እንደገና ጉጉትም አለኝ። ለምን በጣም በርካታ የሆኑ ከኛ አብራክ የወጡ በስራቸው ያስመሰከሩ ብዙ ለዚህ ለቦታው የሚመጥኑ ወንድሞች እህቶች አሉ እና ያን እንዲሆን ነው የኔ ተስፋዬ።
1: አቶ ሀፍታሙ በኦሊሁዳ የመማርክርት ሸንጎ አባል፣ እግዚአብሔር ይስጥልን፣ እናመሰግናለን። ሸባት ሸሎም።
0: ሸባት ሸሎም። ስለሰጣችሁኝ እድል በጣም አመሰግናለሁ።
1: እናመሰግናለን። ሽተናውንልን

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ሳምንታዊ የኦሪት ትምህርት ክፍል እናቀርብበት ሰዓት ነው። የዛሬውን ሳምንታዊ የኦሪት ትምህርት ክፍል የሚያቀርቡልን በርሾን ለጽዮን ከተማ ኢትዮጵያውያን ሃይማኖት መሪ የሆኑት ራብ ከፍ ያለው ሙሸ ቦጋለ ናቸው። እሳቸውን በስልክ መስመራችን ይገኛሉ። ጤና ይስጥልን ክቡር ራብ።
1: አዎ ይስጥልን ሰጠኝ። እንዴት ናችሁ?
0: እኛ ደህና ነን። እርስዎ እንዴት ነዎት?
1: ባሩክ ሐሸም።
0: ጥሩ። የነገው ፓራሻታ ሻባ ምን ይመስላል? እንግዲህ በዓላትም እየተቃረቡ ነው። እንግዲህ መልካም በዓል መጀመሪያ።
1: አሜን። ያው የዛሬ ሳምንት የምናነበው የኦሪት ትምህርት ፓራሻት ኒትሳቪም ቫየለህ፣ ሁለቶችም በጣም ተያይዘው የሚመጡበት ብዙ ትርጉም ያላቸው፣ በተለየ ሁኔታ ደግሞ ለሮሽ ሐሻና በተለይ ፓራሻት ኒትሳቪም በዚች በሁሉ ዓመት የምትገኘው ሮሽ ሐሻና ብርሃን ሰረቀ ከመገኘቱ በፊት ነው እና ብዙ የተያያዘ ነጥብ አላቸው። አቴም ኒትሳቪም ሀዮም ኩሌኸም፣ እግዚአብሔር ሙሴ የእግዚአብሔርን ቃል እንዲህ እያለ ይነግረናል፣ ሁላችንም ዛሬ ቁመናል፣ የቆምነውም ፍርድ ልንቀበል ነው። ያነፍ ቀን ደግሞ ሮሽ ሐሻና ነው። በኦሪት ማለት ነው ሀዮም የሚለው ቃል በተጻፈበት ጊዜ ሮሽ ሐሻና እንደሆነ ነው የሚነገረው። ሮሽ ሐሻና የዓለም በአጠቃላይ የፍርድ ቀን ነው። አሁን ብዙዎቹ እስላሞችም ክርስቲያኖችም እያንዳንዳቸው የአዲሱ ዓመት መጀመሪያችን ብለው የሚናገሩት ሊኖራቸው ይችላል። ግን ዓለም ሲፈጠርና የዓለም የመጀመሪያ የፍርድ ቀን ለሰው ተብላ የተሰጠች ይች ናት። ምክንያቱም አዳም ሲፈጠር ከፍሄይ በኤሉል ማለት በ25 ቀን በዚህ በስድስተኛ ወር ማለት ነው በዩዲያን አቆጣጠር ነው የተፈጠረ። በሮሽ ሐሻና ማለት ነው በብርሃን ሰረቀ በሮሽ ሆደሽ በሰባተኛ ወር ማለት ነው ሆደሽ ቲሽሬ ፍርድ ይቀበላል። የመጀመሪያው ፍርድ የተቀበለው እሱ ነው። እዚህም አቴም ኒትሳቪም ሀዮም፣ ሁላችንም ፍርድ ላይ እንቆማለን። ፍርድ ላይ ስንቆም ዋስ ያስፈልጎናል። ዋሶቻችን ብዙዎች ናቸው። ኦሪት የተማረ ኦሪትን እዞ ይቀርባል። እነሱ ዋስ ሁነውትኝ ለሱ የተለየ ህይወት ጥሩ እንዲኖረው ማድረግ ይችላሉ። ኦሪት የሌለው ደግሞ ቢያንስ ጸሎት ቢኖረው አስፈላጊ ነው። ጸሎት ደግሞ የጸሎት ችሎታ ለማወቅ ደግሞ መማር ያስፈልጋል። ሁላችን ችሎታ የለን ለመጸለይ። ይህን ደግሞ የሌለንን ደግሞ ቢያንስ ሁላችን እንችለዋለን ብዬ ማስበው ነገር አንድ ነገር አለ። ያን ምንድን ነው? ስነ ምግባራችን። ሁላችንም በስነ ምግባራችን ጥሩ ሁነን ከተገኘንን፣ ባል ለሚስቱ፣ ሚስት ለባሏ፣ እንዲሁም ለልጆቻችን፣ ጎረቤቶቻችን፣ ዘመዶቻችን በአጠቃላይ ጎድተውን እንኳን እንዳትጎዱነን እየታየንና እያሳየንን ምንድ ከሆነ እግዚአብሔር ይህን ስነ ምግባራችን አይቶ እኛ ነገሮችን እንደምናሳልፈው እንዳልነበሩ አድርገን እግዚአብሔር ደግሞ በፍርዳችን ቀን ብዙዎችን ነገሮች እንዳልነበሩ አድርጎ ያሳልፍልናል። ምን ይላሉ? ረባን ገምሌን የሚባል ሊቅ ነበር። አንዴ የሆነች ጀልባ ባህር ላይ ስጠልም ያያታል። ከዛ ውስጥ የነበረ አንድ ራቢ አኪባ የሚባል ሊቅ ነበረ እና አብራ ስጠልም እሱም ሙቷል ብሎ በጣም ልቅሶ ያደርጋል። ሀዘን ጊዜም ለሁሉ ያሰማል። በመጨረሻ ላይ ግና ከትንሽ ጊዜ በኋላ ራቢ አኪባ ከሱ ፊት ቆሞ ስለ ኦሪት ሲከራከረው ያገኘዋል። አዝ ራቢ አኪባን ይጠይቀዋል፣ ሚ ሄኤልኻ ማን ነው ይህን ከምን እንዴት እንድትወጣ ቻልክ? ይሄ አንተ እኮ ከባህሩ ነው የነበርክ ሲለው ምን ይላቸው ያለዋል፣ እግዚአብሔር ማለትም ጉልበትን ሰጠኝ በመጀመሪያ። ሆኖም ግን ኮል ጋል ቬጋል ሸያ ባ ላይ አይቲም ቢትኮፌፍ ማለትም ማዕበሉ ሲመጣ ዝቅ እያልኩኝ እያሳለፍኩ ነው እዚህ የደረስኩኝ አላቸው። ፊት ለፊት ብቆም ኑሮ እዞኝ ነው የሚጠፋኝ ነበር፣ ግን ራሴን ዝቅ እያደረግኩኝ ባሳለፍኩት ነው ይህን ደረጃ ሊደርስ ይቻልኩኝ በማለት እዛ ደረሰ። እኛም ደግሞ ብዙ ችግሮች ሊኖሩ ይችላሉ አሉ። እነዛን እኛ ዝቅ ብለን ካሳለፍናቸው እግዚአብሔር ሁሌም ለእኛ የተለየ ቦታና ያላሰብነውን ይሰጠናል። ብዙዎቻችን በሮሽ ሐሻና ምን ማድረግ እንዳለብንን፣ ከሮሽ ሐሻና በፊት ምን መሆን እንዳለብንን ማወቅ ያለብንን ብዙ ነገሮች አሉ። ከነዛ ውስጥ ምንድን ነው? በሮሽ ሐሻና የይቅርታ ቀን አይደለም ይሄ ዓለም ማለት ነው ፍርድ የሚቀበልበትና እኛም ደግሞ እቺ ዓመት የጥሩ ወይስ የመጥፎ የሚባለው ነው የሚሰጠንን። ይሄ ደግሞ ከማንኛውም ሰው ጀምሮ ከትልቁም ከትንሹም አንስቶ የሚቀበለው እና በዛ ቀን ምን እንደማድረግ ያለብን ትልቁ ነገር እኛ በስነ መግባራችን ተስተካክለን ከመጣንን እግዚአብሔር ደግሞ ያስተካክለናል። ግን ከሱ የበለጠ ደግሞ እግዚአብሔርን ንጉስ ማድረግ ነው። እግዚአብሔርን ንጉስ ለማድረግ ደግሞ ብዙ ሂደቶች ግቦታዎች አሉ። አባል ግን ብዙ ጊዜ ዝም በመንልበት ምን ይላሉ ሊቃውንቶች ማ ባባ ካማም ይባላል መጽሐፍ ዛሬ ምን ይላሉ ሀዋህ ካያላ ኸምራ ጓደኛ አንተ አህያ ብሎ ጠራህ ምንድነው ማድረግ ያለብህ አለ ያህያ የሚቀመጥበት ኮረቻ ላይ ለወንበሩን አምጥተህ ይሄው ቁጭ በልብኝ ነው ማለት ያለብህ አለ። ምክንያቱም ሁላችንም ነገርን የበለጠ እንዲበዛ ካደረግነን እኛም ጥሩ ነገር አናገኝም ያነሰውም ጥሩ ነገር አገኝም ሁሉ በሳት ይቃጠላል። አባል ግን ነገርን የሚያቀዘቅዝ ነገር ነው ማድረግ ያለብን። ምን ይላሉ ሊቃውንቶች የሸሮኸብ አልአሶኖ ዌሽ አሶኖ ወኸባላፍ መጥፎ ነገር ሚጋልባለ መጥፎ ነገር ደግሞ ሚጋልበዋል። እኛ መጥፎ ነገር እንደመጋለብ የሚለውን በያዝ ነው ያለብን እንጂ እንዲጋልብን ማድረግ የለብንም። መጥፎ ሲሆን መጥፎ መፈለግና መጥፎ ማድረግ አይደለም። መጥፎ ሲያደርጉልን ጥሩ ነገር በማድረግ እንደዛ ነው። እና የፓራሻት ኒትሳቪም ከዚህ ላይ ነው ትኩረታ መስጠው። አተም ኒትሳቪም ሃዮም ኩሌኸም ሁላችንም ከእግዚአብሔር ፊት እንቆማለን። ራሽኸም ሺፍትኸም ዚክነኸም ሾትኸም ትላልቆች አላፊዎች መሪዎች የነገዶች አላፊ ሽማግሌዎች ወታደሮች እና በአጠቃላይ ሴቶች ወንዶች እንጨት ቆራጮች እንኳን ሁሉም ውሃ ቀጂዎች በአጠቃላይ ሁሉም ይቆማል። ይሄን ሁላ ምንድነው ማድረግ ፈልገው እን እግዚአብሔር የቃለውን የቆመለ ማለትም ቃል የቆመበትን ቃል እዛችሁ ከዳችሁ ጥሩ ነገር ታገኛላችሁ። ግን የእግዚአብሔርን ቃል ስታችሁና ሳትይዙ ከዳችሁ ግን አኪያተም ይዳተ በሸፍ ነው በረት ምጽአይም ታቃላችሁ። ከግብጽ ሀገር እንደነበርን እንደነበራችሁ ምን አይነት ስቃይ እንደነበራችሁ ያን ሁላ አልፋችሁ ዛሬ ቤታችሁ ላይ ነው ያላችሁ። ያንን ትልቅ ታምራት ያደረኩላችሁ ረስታችሁ የኔን ማንነት ትታችሁ ሌላ መታመልኩ ምትሄዱ ከሆነ አዝ ፍርዳችሁም እንደዛ ይሆንላችኋል ይላል። እና እግዚአብሔር እናታት ይልፈነኻ ዮም እተኻይም በተተው ያው ዛሬ ህይወትንም ጥሩ ነገርም ሞትንም ደግሞ መጥፎ ነገርም ሰጥቻለሁ አንተ ምረጥ ጥሩን ወይም መጥፎን ማያዝ እንዳለብህ። አሸራ ኖኺም ተብኻ ሃዮም ዛሬ ምን እግዚአብሔር ቃኛን የሚያዘነን ምንድነው ለአሃባ ታድናይ ሮሄካ እግዚአብሔርን መውደድ ያስፈልገናል። ያንንም መውደዱ በምንድነው የሚታወቀልን ለለኸር ቢድራኻፍ በሱ መንገድ በመሄድ ሩህሩህ በመሆን እንዲሁም ሊሽሞር ሚትስቦታፍ ትዛዞችን በመፈጸም እንዲሁም ደግሞ ሆኮታፍ ህግጋቶችና ፍርዶችንም በመተግበር እንዲሁም ደግሞ ቪኻይታ ቪራቪታ ወቢራህታ ወቢራኸኻ ዱናይ ልወይኻ በአረት ሸርጠባ ሻማ ሊሪሽታ ያው ተኖርክባት ከተደሰትክባት ከተባዛንባትኝ እግዚአብሔር ይመርቀናል እችን አገርም ይመርቃታል። ያው አባቶች እንደሚሉት የሰው መተኪያ ነው ያገር ግን መተኪያ የላትም። አገራችን ደግሞ ትክክልና ጥሩ ምትሆነው እኛ ምንቀመጥባትኝ ያው በትክክልና በእግዚአብሔር እምነት ዘናት ስነድ ነው። ላቫ አይታድናይ ለኸሊሽ ሞአ በኮሎ ልዶፍካቦ እግዚአብሔርን ከወደድ ነው እንዲሁም ድምፁን እሱን የሚልን ካዳመጥን ከሱ ጋር ከተቆራኘነ ኪው ኸየኻ ወኦርኽ የመኻ ያው አምላከ እስራኤል እሱ ነው ህይወታችን። የህይወታችን ርዝመትም ማጠሩም ምክንያት እሱ ብቻ ነው። ለሸበት አላዳማ ከዚች ሀገር እንደሰጠንን እና ይሄ የመጀመሪያው የኦሪት ክፍል ነው ፓራሻት ኒትሳቪ የሚገልጸው።
0: ሁለተኛው
1: ፓራሻት ቫየለህ ሙሴ ያው እቺን አምስተኛው መጽሐፍ በ36 ቀናቶች ውስጥ ነው የተናገራቸው። እነዚህ 36 ቀናቶች ውስጥ ሙሴ የሚሰናበትበት አንደኛው ምዕራፍ እዚች ላይ ናት። አሁንም አዚኑና ዞታ ባኻ አለች። ከዚህ በኋላ ግን እቺ እዚች ላይ ሙሴ ይሰናበታቸዋል። ሲሰናበታቸው ምንድን ነው የሚላቸው? እንግዲህ ታውቃላችሁ ዛሬ እኔ ብን ሚያ ወይስሪም ሻና አንኺያዮ ዛሬ በሞተበት ቀን የተጻፈች ናት እቺ ንግግር። እነዚህና ሶስቱ ባራሻዎች በሞተበት ቀን የተጻፈ ነው። ሙሴ በተወለደበት ቀን ነው የሞተ ነው የሚሉ። የተወለደበት ቀን ዛይን ባዳር ነው፣ የሞተበት ቀንም ዛይን ባዳር ነው። ጻድቃኖች ያው ህይወታቸውን ነፍሳቸው ሞልተው ይሄዳሉ። እና ሙሴ ሊሞት ሲል የሞት ሰይጣን መንፈስ ይመጣና ምን ይለዋል? ሙሴ በል ራስክን ነፍስህን መልስ ይሉታል። ሙሴ ደግሞ ሎ አሞት ኪ ኺየ በአሰፐር ማሰያ አልሞትም፣ ምክንያቱም ገና የእግዚአብሔርን ታምራቶችን አልጨረስኩም ይላል። አባል የሰው መጨረሻ እኮ ሞት ነው፣ የእንስሳም ደግሞ መጨረሻ መታረድ ነው ይለዋል። አይ እንደዛ ከሆነማ ውሰድ ነፍሴን ይለዋል። አሁን መጣው ነፍሱን ደግሞ ሙሴን ውጪ ሲላት ምን ትላለች? ማንን ልትሰጡኝ ነው? የማን ሰውነት አለ እንደ ሙሴ ሰውነት ዝንብ እንኳን ያልወደቀበት ንጹህ እና እንደ መላእክታኖች ቦታን ሰጥሻለሁ። መላእክታኖችም ወርደው ተሳስተዋል። በመጨረሻ ላይ መላእክታን ጋብርኤል፣ ሚካኤል፣ ዛንጊኤልና እግዚአብሔር ወርደው ሙሴን ተሸክመውት ዘውት ይሄዳሉ። እዚህ ላይ የሚያሳየው ምንድነው? ሁላችንም ማንነታችን ራሳችን ከጠበቅነን ጥሩ ነገር ያገኘናል። ሙሴ በሞተበት ሊሞት ሲል ምርቃን ሰጥቶ ነው የሞተ፣ ምርቃን አድርጎ ነው የሞተ። እንደገና የእስራኤል ሕዝብ ደግሞ ጥሩ ደረጃና ጥሩ ቦታ እንዲሆኑ አድርጎ ነው። እኛም ደግሞ ሰው እንግዲህ የሚሞትበትን ቀን ሊያውቅ አይችልም። ምንድነው ሊቃውንቶች የሚሉት? ሹቭ ልዮም ኻልፍ ነው የሚተትኸ አንድ ቀን ሲቀርህ ልትሞት ወደ እግዚአብሔር ተመለስ ይላሉ። ተማሪዎች ምን ይላሉ? ይህ አዳም ዮዴያ መታይ የሞት አንድ ሰው መቼ እንደሚሞት ያውቃል አሉ። ሊቃውንቱ ምን ይላል? አዎ ስለማውቅ ነው። ሁል ጊዜ የእሱ ሞት እንደሆነች አውቆ ጥሩ ነገር እየተናገረና ጥሩ ቀይ እያደረገ በተለየ ሁኔታ ደግሞ ህዝብን በትክክል መርቶ እንዲሄድ ማድረግ ያለብንን እያለ ያስተምረናል። እና ሁለቶችም የኦሪት ክፍል የሚያስተምረንን ሁላችንም የእግዚአብሔርን መንገድ እዘን ከህድንን በስነ ምግባራችን ከተስተካከልንን በተለየ ሁኔታ እግዚአብሔር የሰጠንን ትእዛዞችን በትክክል እዘናቸውና አድርገናቸው ፈጽመናቸው ከህድንን ሁላችንም ከጥሩ ነገር በዙሪያችን እንደማይጠፋና ጥሩ መሆን የበለጠ ደግሞ እንደምንሆን ነው የሚገልጽልንን። እና የሁለቶች ነጥብ ባጭሩ እዚህ ይመስላሉ።
0: አሁን እንግዲህ በዓላት ቀርበዋል። ያው በሚቀጥለው አርብ ምሽት ነው የሚጀምርና እስከዛ ምንድን ነው የሚጠበቅ? አንድ ሳምንት ውስጥ
1: ያው በአጠቃላይ በሮሽ ሆሻና የይቅርታ ቀን አይደለም። የሮሽ ሆሻና እግዚአብሔርን ንጉስ የምናደርግበት ቀን ነው። በዛን ቀን ኃጢአት መናገር አይቻልም። ቀደም ብለን ግና የተሳሳት ነውና ያደረግናቸው ስህተት ካሉ በነዛ ቀናቶች በዓሉ እስከሚገባ ድረስ መጨረስ ያስፈልገናል። በአሁኑ ዓመት ሮሽ ሆሻና የሚወጣው በሰንበት ነው። ሰንበትን ደግሞ በሰንበት ፍርድ የለንም። ፍርድ ስለሌለ ግና ሰንበትን ዝም ብሎ ዘንግቶ ማየት የለብንም። ኢላማ በሰንበት የተለያዩ ትእዛዞችን በማድረግ የበለጠ የሰንበት ክብር ደግሞ ለእኛ እንዲሰጠን ማድረግ ያስፈልገናል። በዛውን ቀን ግና ያው የሾፋር ድምፅ እንደመለከት እሱን እየተሰማንን እንዲሁም ደግሞ ሊቃውንቶች ምን ይላሉ? ሚሸ የሸን በሮሽ ሆሻና ማዘሎ የሸን ኮላሻና በሮሽ ሆሻና ፍርድ ቀናችን የሚተኛ አመቱን በሙሉ እንደተኛ ይቀራል ማለት ነው። ልቡም ሀሳቡ ሁሉ ነገር ይተኛል ማለት ነው። እስከ መቼ ነው መተኛት ማይቻለው? ሌሊቱን ምንም ችግር የለም። ፀሐይ ከመውጣቷ በፊት የተነሳ ሰው ግን ፍርዱ የሚጀምረው ዛ ነው። እስከ እኩለ ቀን ያው እስከ አንድ ሰዓት ድረስ ነው። እስከዛ ድረስ መተኛት አስፈልገንም። በእውነት ከሆነ ጸሎቱም የሚወስደው እስከ 11:30 እንደዛ ይወስዳል። እዛ ምግብም ምንም ስንል አንድ ሰዓት አካባቢ ደርሰን ከአንድ ሰዓት በኋላ ግና መተኛቱ ምንም ችግር የለም። እዚ ለፊያ አሪያ ከዶሽ የሚባል ሊቅ አዘዋር የሚባለው ሊቅ እነሱ የሚናገሩት ንግግር ነው። እና ሁላችንም እነዚህን ቀናቶች ከመድረሳቸው በፊት ያው ስንቅ ማዘጋጀት ያስፈልገናል። ከኃጢአታችን ዘን ፍርድ እንዳንቆም ከዛ ብለይ ኃጢአትም አድርገና ብለን መለመን ስለማይቻል ምክንያቱም ለእኛ ጥሩ አይደለም ለፍርዱ እግዚአብሔር አይቶ እንዳላየ እንዲሆንልን አንተ ንጉስ ነህ አንተን ብቻ ነው ንጉስ ማድረግ ምንፈልግ በማለት እነዚህ ሁለት ቀናቶች እንጠቀምባቸዋለን ከዛ በእግዚአብሔር ዳታ ዮም ኪፑር ደግሞ አለ የኃጢአታችን ጊዜ መዘርዘሪያና እያንዳንዳችን ይቅርታ ምንለበናቸው ቀን ይሆናል
0: በጣም ጥሩ በሾለ ጽዮን ከተማ የኢትዮጵያ ዮዳን ሃይማኖት በር የሆኑት ራብ ከፍ ያለው ሙሸ ቦጋለ በጣም ነው እናመሰግን እንግዲህ መልካም በዓል እንመኛለን ካሁን
1: ኮል ደብ ተዳርባ
0: ቻው መልካም ሰንበት
2: የተከበራችሁ አድማጮቻችን አሁን ደግሞ ሰንበት መትከባበትና ወጭ እናሳውቃለን ኢየሩሳሌም ሰንበት ዛሬ 6 ሰዓት ከ41 ደቂቃ ገብታ ነገ 7 ሰዓት ከ53 ደቂቃ ትወጣለች ቴላቪቭ 6 ሰዓት ከ58 ገብታ ነገ 7 ሰዓት ከ56 ደቂቃ ትወጣለች ሃይፋ 6 ሰዓት ከ34 ገብታ ነገ 7 ሰዓት ከ38 ደቂቃ ትወጣለች ብርሸባ 6 ሰዓት ከ41 ደቂቃ ገብታ 7 ከ37 ደቂቃ ትወጣለች ኢላት 6 ሰዓት ከ29 ገብታ 7 ሰዓት ከ34 ትወጣለች ክብራትና ኩራን አድማጮቻችን መልካም ለተሰንበት ይሁንላችሁ ያን ይዛሩ ስልጭታችን እዚህ ላይ እናጠናቀቃለን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን የዚህ ፕሮግራም አጠናካሪ መሸና የአላ ናይዶኖቭ ምስጋና ይድረሳት እንላለን ሰንበት እንግዲህ ለተሰንበት መልካም ጊዜ እንድናሳልፍ እንመኛለን በድጋሜ ሰንበት ሰላም

የተከበራችሁ አድማጮቻችን ተናስተልን እንደምናመሻችሁ ሻባት ሻሎም መልካም ቅዳሜ ሰንበት ይሁንልን። ያረብ ምሽት ፕሮግራማችን ከዚህ ቀጥለን የምናቀርበው ለአድማጮች ቅዳሜ ሰንበት ከመግባቱ በፊት የተዘጋጀ ፕሮግራም ስለሆነ በዚህ ዝግጅት የተጠናከረው እንግዲህ በወቅታዊ ዘገባ እንዲሁም ቃለ ምልልስን ያካተተ ይሆናልና ይህ ፕሮግራም የቀጥታ ሬዲዮ ስርጭት አለመሆኑን ለማስታወቅ ያህል ነውና ሻባሻሎም ተከታተሉ።

0: ጉዳት ለማድረስ ስለሰበች ነው የሚል ግምት አለ። እና ስለዚህ አሁን ቭላዲሚር ፑቲን ይሄን መሰለ ቁማር ነው ተጫወተ ያለው በእስራኤል እስራኤል የሚጎዳ ነገር በመስጢር ከኢራን ጋር የተመሳጠረ እየሰራ እንደሆነ ነው አሁን የተገለጠውና ይሄን ደግሞ እንግዲህ ነታ የተለያየ እንደሚደርስና ሁለቱም ወገኖች እንዴት እንደሚያወጡ በተከታታይ ሚታች ነገር ነው መስሎ የሚታየኝ።
1: በነገራችን ላይ ጥቅማጥቅምን በሀገራት መካከል ያለው ሁንዲ ባል እንዳለ ሆኖ አሁን እንግዲህ በሩሲያና በዩክሬን መካከል ጦርነቱ ከአራት ዓመት በላይ ያስቆጠረ ስለሆነ ባለፉት ቅርብ ቀናት በብዙሃን መገናኛ አውታሮች እንደዘገቡት ከሆነ የአውሮፓ ህብረት ለዩክሬን ድጋፍ ለማድረግ በሚል በብዙ ቢሊዮን የሚገመት ዩሮ ገንዘብ እንደሚሰጡ ነው የተነገረውና እዚህ ጋር መቼም ያለ
0: የተያዘ ነው። ይሄም አሁን ለምሳሌ አንድ ወሬ ፈጥለክ ብሎ ነበር ባለፈው ሰሞን ተሰውስ እንደሆን ሩሲያ በጀርመን ላይ አደጋ ለማድረስ ታስባለች የሚል ወሬ ነበረ። እና ይሄ ምንድነው እንግዲህ የአውሮፓ ሀገሮች አሜሪካ በአሜሪካም መሪነት በዩክሬን በኩል ሩሲያን ለመጉዳት ይሞክራሉ፣ ድጋፍ ይሰጣሉ፣ ገንዘብም ጦር መሳሪያም የሚባል ነገር አለና አሁን አንዱን ለመጎዳዳት እንግዲህ ይሄ ማን ነው ምን ለበል ድብብቆሽ ጨዋታ ግን አንዱ ለሚሰራው ያኛውን የሚጎዳ ነገር ነው እየሆነ ያለውና ይሄ ልክ ዝም ብሎ አላደም እንዴት ብዬ ልንገርህ ጨዋታ አለ ጨዋታ ነው የተጫወቱሉ ጨዋታ ስለ እንግዲህ የቀልድና የደስም ጨዋታ ሳይሆን የጥላቻ ማን ማንን ያሸንፍ ማን ማንን አብልጦ ይጉዳ የሚል ሁኔታ ነው ምንመለከተው።
1: በመቀጠል ረሃቢ ማላዛር ወቅታዊ ዘገባችን እንግዲህ ባለን በመካከለኛው ምስራቅ የሚመለከቱ በዋናነት ደህንነትን የሚመለከቱ ነው። የመጀመሪያው ወቅታዊ ዘገባችን አዛ ከተማ ውስጥ አንድ እንደ ሻባክ ድርጅት ዋና ኃላፊ ነው የሚባለው የሃማስ ድርጅት ወታደራዊ ክንፍ ቀንደኛ ትናንትና የእስራኤል መከላከያ ኃይል በቁጥጥር ስር አውሎታል። ይህን ተከትሎ እንዲያው ሃማስን ትጥቁን ይፈታ ይሆን?
0: እንግዲህ ትጥቁን የሚፈታው ያው እንደሚባለው ይሄ የኮሚቴ አለ ልዩ ኮሚቴ ተቋቋመ ብሔራዊ ኮሚቴ በአሜሪካ መንግስት መሪነት እነሱ ናቸው እንግዲህ ሐማስ ትጥቁ እንዲፈታ እናደርጋለን ወይ ማድረጉ ተብለው በኃላፊነት የተቀበሉትና እስካሁን ድረስ ሐማስ ፈቃደኛ ሆኖ አልተገኘም። የተለያየ ምክንያቶችን እየፈጠረ ነው እስካሁን ድረስ ያው ባለው ይዘት የሚገኘው እና ትናንት ከዛ በፊት እስራኤል መከላከያ ሰራዊት በተለያየ ዘዴና መንገድ እነዚህን አደገኛ የሆኑ ሽብርተኞች የሐማስ አባላት በተለያዩ ቦታዎች እያደነ መግደሉ ይታወሳል። አሁን ደግሞ የሚነገረው ምንድነው አንድ የሐማስ ድርጅት ልክ እኛ ሻባ ከምንደሩ የሀገር ውስጥ ደህንነት ጥበቃ ኃይል ኃላፊ የሆነውን ሰውዬ ነው እንግዲህ እስራኤል ልዩ ኮማንዶ ወታደሮች ወደ አዛ እንግዲህ አዛ ምንለው አዛ ሰርጥን ነው ከተማው ደግሞ አዛ የሚባል ከተማ አለ እዛው አዛ ከተማ ውስጥ በተለያየ መረጃ ክትትል አማካኝነት የት እንዳለ አዘውትሮ የሚወጣው የሚገባው የሚሄደው የሚመለሰው የሚገናኘው የትና ከማን ጋር እንደሆነ ልዩ ክትትል ከተደረገበት በኋላ አጋጣሚ ሆነ አለ ከተወሰነ ቦታ አለ እሱን መጉዳት ይቻላል የሚል መረጃ ሲደርስ የሻባክና የመከላከያ ሰራዊቱ መረጃ ክፍል ኃላፊዎች ይህንን ተከታትለው ካረጋገጡ በኋላ ልዩ ኮማንዶ ምርጥ የሆኑ ኮማንዶ ወታደሮች ወደዚያ ቦታ በመላክ በተለያየ መኪና የአካባቢውን መኪና የሚያስመስል የማያስጠረጥር መስለው ጋር በመግባት ይህን ሰውዬ ተኩሰው የሚጎዳ ተኩስ አይደለም ያው ያዘውት ተይዞ በሕይወቱ እያለ እስራኤል እንደገባ ያው ይፋ ሆነ። ይህ ሰውዬ እንግዲህ ብዙ ምስጢሮችን የሚያውቅ ሰውዬ ነው መረጃ ክፍል ኃላፊ ነው የሚሉትኝ እና ብዙ ምስጢሮች የሚያውቅ ነው نزين مستروتش من قريه تيزوهن من مراسي درجلت وني علوا هنا تا يقال تعليم ملتصفروا يعلى نيني مسألة هنا تانو ترانت بيفاي هنا
1: تنانت نمجمر يا كندنيا يا ماستر جيت كندنيا وتهدراوي أزاج سلامت سلام مرق وسلام يازو أهون برقت أجنت أوقن بتنانتي والتوزينة رامي بتنانت راولت بيمكلاك إسرائيل مكلاك إسرائيل يمدر طور سراويتنا يا يرهايل بعذا كتما سر جوت يجبابتو يا ل حماس تقاميون من شاطور على لصدق حفلة مدرجنا ويميل زينا سمت النبر من البعض كذي قول لقون أبرو إنتني عليه مثلين يعني
0: የተለያየ ሚሊሻ የሚሉት ተቋቋመው የተለያየ እንግዲህ እንደምናውቀው እስላሞች የተለያየ ይሄ ሐሙሎት ይሉታል የሰፊ ቤተሰብ ያላቸው አሉ እንግዲህ በርካታ ቤተሰብ ያላቸው ራሳቸው በየጎጣቸው የተለያየ ኃይል አደረሽ ነው የሚገኙት እና ከነዚያ መካከል የሐማስ ተቋዋሚ እንደሆኑ እስራኤል የእስራኤል መረጃ ድርጅት ከነሱ ጋር ተገናኝቶ አግባብተው ተግባብተው የሰለካማስ ጉዳይ ምስጢር እንዲያቀብሉ ስምምነት ተደረሰል ቢባል ነገር አለ እንግዲህ እና አሁን የሚባለው ይሄን አሁን የሻባክ የሐማስ ሻባክ አባል የሚባለው የሙኤንኤል አረቢ የሚባለው እሱም የት እንዳለ የት እንደገባ እንደሚወጣ ያው ያካባቢው ኑዋሪዎች ስለሆኑ ሳይጠረጠሩ እነሱ ናቸው መረጃ የሚሰጡ ከሻባ ለሻባክ መረጃ የእስራኤል ለእስራኤል ሻባክ መረጃ የሰጡ በዛ መካኝነት ነው ይሄን ሰውዬ የተንደላ ለማወቅና ለሚያዝ ይችላልት የሚባል ነገርም አላው እነጥክ ነው
1: እንግዲህ አዛውን ጉዳይ በእንዲህ እንዳለ ወደ ቀጣይ ወቅታዊ ዘገባ ስንናልፍ ጀርመን ለእስራኤል የባህር ሰርጓጅ ጦር መርከቦች ለመሸጥ ስምምነት ላይ መድረሳቸው ይነገራልና ይሄ የጦር መሳሪያ ሽያጭ በደህንነት ዘርፍ ምን አስተዋጽኦ አለው?
0: ትልቅ አስተዋጽኦ አለው። ይሄ ባህር ሰርጓጅ መርከብ እስራኤል ከጀርመን ስትገዛ ያሁኑ ስድስተኛው ነው እና ከዛ በፊትም ገዝታለች። ያሁኑ በጀርመን ይሄንን ከሚያመርተው ፋብሪካ ጋር የእስራኤል ሳይንቲስቶች አብረው ተሳታፊ በመሆን አበልጦ የተለያዩ ዘመናዊና ረቂቅ የሆኑ መሳሪያዎችን ከዛው ከመርከቡ አብሮ እንዲሰሩ አድርገዋል ነው የሚባለው። ይሄ መርከብ ባህር ውስጥ ብዙ ጊዜ መቆየት የሚችልና በአካባቢ የሚገኘውን የጠላት ሰፈር መጉዳት የሚችል ዘመናዊ መርከብ ነው የሚባለው እንግዲህ እና እንደሚታወቀው ሁሉ ጀርመን እንግዲህ ያው የምናውቀው ነው ወልተኛ ለም ጦርነት ጊዜ በይሁዶች ላይ ምን ያህል ጨፍጨፋ እንደደረሰች የሚታወቀው ነው። እናም በዚያ እንግዲህ ሁኔታ የጀርመን መንግስት አሁን ያለው በቀደሙ የተጸጸተ ለማካካስ ይፈልጋል እስራኤልን። እንደሚታወቀው ሁሉ ሽሉም ይሞታል በብራይስት ምንድነው በጀርመን ናዚዎች ጨፍጨፋ የተረፉት ሰዎች በየወሩ ከጀርመን መንግስት ተቆራጫላቸው ለማካካሻ ለሲል እና ከዚያ ጋር በተያያዘ ሁኔታ የጀርመን መንግስት የቀደሙን ጉዳት ያደረሰውን ጉዳት በመጸጸት ያንን ለማካካስ ለእስራኤል በሚችለው መንገድ መተባበር ያሳየነው የሚገኘውና ይሄም ከዚያ ጋር የተያያዘ ጉዳይ ነው ይባላል። ስለዚህ ይሄ ባህር ሰርጓጅ መርከብ ጦር መርከብ በአካባቢ ግዙፍ ነገሮች ይሄ እንግዲህ ምን ነው ቆይ ሜዲትራኒያን ባህር አለ ቀይ ባህር አለ ተላዩ የጦር ግንባሮች አሉ። በእነዚያ በኩል የሰረገ በባህር ሰርጎ በመቅረብ ጠላትን ጉዳት በጠላታ ጉዳት የሚያደርስ መርከብ ነው የሚባለውና ይሄን መርከብ አሁን የእስራኤል ባህር ኃይል ወታደሮች ተረክበውት ከጀርመን ወደ እስራኤል በመንገድ ላይ እንዳለ ነው የሚነገረው።
1: እንግዲህ ቆይታችን ራሚን በአውሮፓ ይሆንና በጀርመን በእስራኤል መካከለ ያለውን ስምምነትና አሁን ደግሞ ባለፉት ቅርብ ቀናት እስራኤል ለቱርክ ለግሪክ ይቅርታ እስራኤል ለግሪክ የአየር መቃወሚያ መሳሪያዎችን እንደምትሸጥ መስማማታቸው የሚል ዜና ሰማን። ይህ የመሳሪያ ስምምነትን በቱርክ ላይ በቅርብ ርቀት የምትገኘው በቱርክ ላይ አስጊ ሆነን
0: ይሁን እንግዲህ እስራኤል በዚያ አካባቢ በመካከለኛው ምስራቅ በአጠቃላይ ሀያል መንግስት የሆነች ነው የምትታያለችው። እስካሁን ድረስ በተካሄዱ ጦርነቶች በተለያዩ ግንባሮች እስራኤል ወታደሮቿ ቆራጦች፣ ጦር መሳሪያዋ ረቂቅ የሆነ ጠላትን በተለያየ ዘዴ ዓለምን ባስደነቀ ሁኔታ የምትጎዳ ሀገር ሆና ነው የታየችው እና ከዚያም በተጨማሪ እስራኤል ዘመናዊ ጦር መሳሪያ አምራች ሀገር ሆናለች እና በዚህ የጦር ስልት በኩል የጦር መሳሪያ የበላይነት ስላላት በአካባቢ የሚገኙ ሀገሮች እስራኤልን አንደኛ ለመጉዳት ለማድረስ ሀሳብ እቅድ የነበራቸው ሀገሮች እንደማይችሉ እያመኑበት ሄደዋል። በአካባቢ የሚገኙ የመካከለኛው ምስራቅ ሀገሮች የሚገኙ እስላምና የአረብ ሀገሮች እስራኤልን ለመጉዳት ነበር ሁሌም ሲዘጋጁ የነበሩት። አሁን ሲያዋት እየቆየች መጠንከር እንጂ መዳከም ምልክት ስለማያዩበት አርፈን በሰላም ከእሷ ጋር ወዳጁን ብንቀመጥ ይሻላል የሚል አዝማሚያ ነው እያሳየው ያሉት እና ከዚያም በተያያዘ እውነታ እንግዲህ እነዚህ ግሪክና ቆጵሮስ ከእስራኤል ጋር እየተቀራረቡ ነው የሚገኙት። እስራኤልና እነዚህ የጠቀስኳቸው ሀገሮች የሚጠረጥሯት አደገኛ ሀገር ናት ብሎ የሚጠረጥሯት ቱርክን ነው። የቱርክ እንደሚታወቀው እስራኤል ላይ የሚያው ዛቻ የስሙን አለው የሰመን አለ የቱርኩ መሪ አርዶዋን እነዚህን ግሪክንና ቆጵሮስንም በቆጵሮስ በኩል ለምሳሌ አንድ የተወሰነ ቦታ አለ የኔ ነው የኔ ግዛት ነው የሚል ፍላጎት ያለው መሆኑን አርዶዋን አሰምቷል እና አሁን እስራኤል በቆጵሮስ በኩልም በቱርክ በኩልም እዚያው እየተቀራረበች ያለችው የጦር ልምምድ ማድረጓል የጋራ። አሁን ግሪኮች ከእስራኤል በ3.6 ቢሊዮን ዩሮ የሚገመት ጦር መሳሪያ ከእስራኤል ለመግዛት ተዋውላለች። ይህ እንግዲህ አንደኛ ለእስራኤል ጥሩ ገቢ ነው፣ የገንዘብ ገቢ። በሌላ በኩል ደግሞ የግሪክና የእስራኤል በዚህ ሁኔታ መተሳሰር መቀራረብ ለቱርክ ጉዳት አድራሽ ነው። ስለዚህ ይህን ባስመለከተም እስራኤል ቀስ እያለች ወዳጆቿን ብዛት ያስጨመረች ያላትን የጦር ስልት እና የጦር መሳሪያ ብቃትና ጥራት ያለው ሁኖ ስለታየ ያንን የሚፈልጉ ሀገሮችም እየበዙ እንዲሄዱና በዚያ ሁኔታ እስራኤል የበላይነቷን እያጠናከረች እንድትሄድ ነው እያየን ያለ ነው።
1: ከዚህ ወደ ውይይቱ ከማለፍ ደግሞ የመጨረሻ ወቅታዊ ዘገባችን ደግሞ ያው ሩሲያ እንዲሁ በሚስጥር ለኢራን ጦር መሳሪያዎችን እንደምትሸጥ ይነገራል እና ይህ ሁኔታ በእስራኤል እና በአሜሪካ ላይ ጎጂ ይሆን ይሆን?
0: አሁን እየተነገረ ያለው ምንድን ነው? ሩሲያ በሚስጥር ለኢራን የተለያዩ ቅርታ ጦር መሳሪያ ሳይሆን ዘመናዊ ሚሳኤል መስራት የሚቻልበት ከፈጣን የሆነ ከአሁን ቀደም ያልነበረ ጦር መሳሪያ ሚሳኤል በድምፅ ፈጥኖ የሚሄድ ሚሳኤል መስራት እንድትችል ሩሲያ ለኢራን አቅርባለች የሚባል ነገር አለ። በዚህ በኩል ባለሙያ የሆኑ ኤክስፐርቶች ከሩሲያ ወደ ኢራን ሄደው ስልጠና እንደሰጡ ነው አሁን እየተጋለጠ ያለው። አዲስ ወሬ ነው እየተወራ ያለው እና በአንድ በኩል ስታየው ሩሲያ ከእስራኤል ጋር ወዳጅ ሀገር ነው መስላ የምትታየው፣ በሌላ በኩል እስራኤል ለጠላት ለሆኑ ሀገሮች ወይም ለኢራን ይህን መሰል እርዳታ ትሰጣለች። በሌላ በኩል ደግሞ ኢራን የምታደርገው ማለት ሩሲያ የምታደርገው ኢራንና አሜሪካ በጥላቻ ላይ ስላሉ ሩሲያ አሜሪካን መዳከም ስለምትፈልግ በዚያ በኩል ደግሞ ጉዳት ለማድረስ ስላሰበች ነው የሚል ግምት አለ እና ስለዚህ አሁን ቭላዲሚር ፑቲን ይህን የመሰለ ቁማር ተጫወተ ያለው ለእስራኤል እስራኤል የሚወዳ ነገር በመስጢር ከኢራን ጋር የተመሳጠረ እየሰራ እንደሆነ ነው አሁን የተገለጠውና ይሄን ደግሞ እንግዲህ ሁኔታ የተለያየ እንደሚደርስና ሁለቱም ወገኖች እንዴት እንደሚያወጡ በተከታታይ የሚተች ነገር ነው መስሎ የሚታየኝ።
1: በነገራችን ላይ ጥቅማጥቅምን በሀገራት መካከል ያለው ሁንዲባር እንዳለ ሆኖ አሁን እንግዲህ በሩሲያና በዩክሬን መካከል ጦርነቱ ከአራት ዓመት በላይ ያስቆጠረ ስለሆነ ባለፉት ቅርብ ቀናት በብዙሃን መገናኛ አውታሮች እንደዘገቡት ከሆነ የአውሮፓ ህብረት ለዩክሬን ድጋፍ ለማድረግ በሚል በብዙ ቢሊዮን የሚገመት ዩሮ ገንዘብ እንደሚሰጡ ነው የተነገረውና እዚህ ጋር መቼም ያለ
0: የተያዘ ነው። ይሄም አሁን ለምሳሌ አንድ ወሬ ፈጥለክ ብሎ ነበር ባለፈው ሰሞን ተሰውስ እንደሆን ሩሲያ በጀርመን ላይ አደጋ ለማድረስ ታስባለች የሚል ወሬ ነበር እና ይሄ ምንድነው እንግዲህ የአውሮፓ ሀገሮች አሜሪካ በአሜሪካ መሪነት በዩክሬን በኩል ኢራን ሩሲያን ለመጉዳት ይሞክራሉ፣ ድጋፍ ይሰጣሉ፣ ገንዘብም ጦር መሳሪያም የሚባል ነገር አለና አሁን አንዱ ለመጎዳዳት እንግዲህ ይሄ ማን ነው ምን ለበል ድብብቆሽ ጨዋታ ግን ያንዱ ለሚሰራው ያኛውን የሚጎዳ ነገር ነው ይሆነ ያለውና ይሄ ልክ ዝም ብሎ አላደም ይሄ እንዴት ብየል እንገር ይሄ ጨዋታ አለ ጨዋታ ነው የተጫወቱአሉ ጨዋታ ስለ እንግዲህ የቀልድና የደስ የሚል ጨዋታ ሳይሆን የጥላቻ ማን ማንን ያሸንፍ ማን ማንን አብልጦ ይጉዳ የሚል ሁኔታ ነው ምንም መለከተው
1: ሰጠይ ዘመነ
2: አቤት ሻየው
1: አንዴ አቤት የሚለው ቆይ ጥሩ ምላሽ እኮ ነው አቤት የሚለው እኮ ታዛዥ ነኝ ታዘዛለን አዎ
2: አንተ ወንድምም አባትም ነህ ለምን አልታዘዝም
1: እንግዲህ በስራ የመታዘዝ ምን የዚህ አይነት ያለቃ አይነት ሳይሆን የስራ ባልደረባ አይደለም ሰጠ ዘመለ
2: በፍቅር ተባብሮ መስራት ነውና ጥሩ ነው አቤት እንባባል እንደዚህ እየተባበረን ስንሰራ ደስ ይላል
1: እውነት ተቀበልኩት ወቅታዊ ዘገባ ተሸጋገርንና
2: መልካም
1: መንደርደሪያ ቃላት መለዋወጥ ጥሩ ነው አይደል እንግዲህ ወቅታዊ ዘገባ ያለውን ረሶቹ መካከል የእስራኤል መከላከያ ሰራዊት ባዛና ሊባኖስ እርምጃ መውሰዱን እንደቀጠለ ነውና ያለው ተጨባጭ ሁኔታ እንዴት ይታያል ባሁን ጊዜ?
2: አዎ የእስራኤል መከላከያ ሰራዊት እንግዲህ በተለይ በአዛ ሰሞኑን ያው ከትላንትም ሰሞኑን ያቀረብነው ጉዳይ ነው የተከታተለ ዛሬም ቢሆን ሽብርተኞችን በተለይ ጥቅምት 7 ላይ የተሳተፉ ሽብርተኞችን እርምጃ መውሰዱን የሐማስ የውስጥ ደህንነት ጉዳይ ኃላፊን በቁጥጥር ስር አውሎ ማምጣቱ ከሻባክ ጋር በመተባበር እንደቀጠለ ነው። በሊባኖስም ቢሆን በተመሳሳይ ሁኔታ አንዳንድ ቦታ የህዝበላ ድርጅት ችግር በሚፈጥርባቸው ቦታዎች እርምጃ እየወሰደ ነው። አሁንም የህዝበላ ድርጅት ብዙ ምድር ዋሻ ውስጥ ያሉ አባላት እንዳሉ በዛ አካባቢ እንደውም እስራኤል እርምጃ ከወሰደች ኢራን ሁሉ የዛተችበት ያለ ሁኔታ አለ እርምጃ እንወስዳለን እያሉ እና እስራኤል መከላከያ ሰራዊት ሀገሪቱ ስጋት ነው ብሎ በሚያስብበት ጊዜ እርምጃ እየወሰደ ነው። ግን በሙሉ አቅሙ አይደለም ምክንያቱም የተኩስ አቁም ስምምነት ስላለ የትራምፕም ቃል እንዳይፈርስ የተኩስ አቁም ስምምነቱም እንዳይጣስ በሚል በጣም በተጤነ ሁኔታ ነው አልፎ አልፎ እርምጃ የሚወስደው። እንግዲህ የግድ ነው ደግሞ እንደዚህ እያደረገ ጸጥታን ማስከበር ካልቻለ አሁን እነዚህ አሸባሪ ድርጅቶች እየተጠናከሩ የሚሄዱበት ሁኔታ ነው የሚኖረውና ያዛን ሁኔታም በጣም በትኩረት እየተከታተለ ያለ ነው የመከላከያ ሰራዊቱና ምጨምረው ካለሻይ
1: ምጨምረው ብዙም ባይኖርም በእንግዲህ በሊባኖስ የሊባኖስ መንግስት በቀጥታ ከእስራኤል ጋር በቀጥታ በክብ ጠረጴዛ ዙሪያ የተነጋገሩ ለሰላም እንግዲህ ማረጋ የሚረጋጋበት ሁኔታ እየተወያዩ ናቸው። በቀጣይነትም ለድርድር ቀጠሮ ይዘው ባሉበት ጊዜ የወጣው ዘገባ የሊባኖስ ፕሬዝዳንት እሳቸው በእስራኤል ላይ ትችት ወቀሳ ሰነዘሩ። እሳቸው ያሉ በደቡብ ሊባኖስ የሚገኘው የእስራኤል መከላከያ ሰራዊት በዛ ያሉትን ገጠር መንደሮችን እየደበደበ ነው እንደገና በየጊዜው የፍንዳታ ሁኔታዎችም ተገቢ አይደለም እያሉ ናቸው። እንግዲህ ይሄም እያሉ ያሉት ያው ለዚህ ለሽብርተኝነት የሰላም ማጣት ምክንያት የሆነው ሂዝቡላ ስለሆነ ለዛም ደግሞ የስካሁን እስራኤልና ሊባኖስ በደረሱበት ስምምነት መሰረት ያው ለሙከራ ያህል የሊባኖስ ሰራዊት አንዳንድ ቦታዎች እንዲሰጠው ተብሎ ተጀምሮ ነበር አካባቢው በደቡብ ሊባኖስ አካባቢና ይሄ ያለ እንግዲህ ሂዝቡላ ደግሞ ቅድም እንዳልከው እስካሁን ዋሻ ውስጥ ጦር ኃይሉን መሳሪያዎችን ሁሉ ይዞ እዛ ነው ተደብቆ ያለ ይባላልና ይህ ሽብር ፈጣሪ ድርጅት የጦር ትጥቁን ካልፈታንና ሊባኖስን የሊባኖስ መንግስት ሙሉ እና መከላከያ ሰራዊቱ በእርግጠኝነት ካልተቆጣጠረ ድረስ ሰላም አይኖርም ነው እንግዲህ።
2: አዎ ሰላም አይኖርም ነው። ሌላው ሁለተኛው ርዕሰ ጉዳያችን የጥቅምት 7 ጉዳይ ነው። ሻየው አነጋጋሪ እንደሆነ በተለይ ጥቅምት 7 ቀን 2023 ዓመተ ምህረት የሽብር ጥቃት በደረሰበት ወቅት በጠቅላይ ሚኒስትር ናታንያሁና በወቅቱ የታማጆር ሹም በነበሩት ሄርጽያ ለቪ መካከል ከሰዓታት በኋላ ነው ግንኙነት የነበረው ወዲያውኑ አይደለም የሚሉ ዘገባዎች እየቀረቡ ነውና አሁን ይህ ጉዳይ እንዳዲስ እንዴት ተነሳ? እስካሁን 3 ዓመት ሊሞላን ነው።
1: በጣም ምርጫ በክነሴት ምርጫ የሚመረጥ ቀይሚ ምርጫ ብሔራዊ ምርጫ የሚካሄድበት ቀን ሲቃረብ እስካሁን ላለፉት 3 ዓመታት ከጥቅምት 7 ቅዳሜ ሰንበት ጧት ላይ ነው የቅርጽታችን ነው ሁላችን ይህ ሰርጎ ያዛ አሸባሪዎቹ ድንበር የጠሰው የገቡት ወደ እስራኤል ግዛት ጧት ቅዳሜ 6 ሰዓት ተኩል ላይ ነው። ገርማል አሁን በዛን ሰዓት ጀምሮ እስካሁን ያልሰማነው አዳዲስ ነገሮች እየሰማን ያለ ነው። ኃላፊነት ያላቸው ጠቅላይ ሚኒስትሩ ናቸው አሁን ሽብር ፈጣሪ ሰርጎ ገባ ድንበር ጥሶ ገባ በሚባልበት ጊዜ ያው በዋናነት የጦር አዛዥ ጠቅላይ ሚኒስትሩ ናቸው። እሳቸው ከከፍተኛ ጦር መኮንኖች ከኢታ ማጆር ሹሙ ጋር ተገናኝተው አስቸኳይ መፍትሄ ለመሻት መነጋገር ይገባ ነበርና አሁን እያሉ ያሉትኝ እንደ የቀድሞው የኢታ ማጆር ሹምና የሆኑ የአሻር ፓርቲ ሊቀመንበር የሆኑት ጋቢ አይዘንኩት የሰጡት ጋዜጣዊ መግለጫ ማለት ያስችላል እንዴት ነው አሸባሪዎች ድንበር ከገቡ ከጧት 6 ሰዓት ተኩል ጀምሮ እስከ 9 ሰዓት ከ45 ደቂቃ ያህል ናታንያሁ ከከፍተኛ ጦር መኮንኖች ጋር አልተማከሩም ብለው ወደ 3 ሰዓት የቀረበ ጊዜ ነው።
2: አዎ 9 ሰዓት በኋላ ነው
1: ሰጥቶ እውነተኛ ነው
2: እሱ ነው። አሁን እንግዲህ ተቀናቃኝ ፓርቲዎች በጠቅላይ ሚኒስትሩ ላይ የጠቅላይ ሚኒስትሩ ፓርቲ በተቀናቃኞች የሚያሰሙት ነገር ሊኖር ይችላል ግን ይህ ነገር ያው በካን ይፋ ከሆነ በኋላ መነጋገር ይሆናል። እንዴት ነው ይሄን ያክል ጊዜ ምናልባት በሂደትስ ወዲያውኑ ከጦር ኃይሎች ታማጆር ሹም ጋር መገናኘት አለባቸው ወይ ለምን ወዲያው አልተደዋወሉም ችግሩን ወዲያው ለመነጋገር አልጣሩም ይለው በቀጣይ የሚለይ ነው የሚሆን። ለጊዜው ግን እንዳልተገናኙ ዘገባ ቀርቧል። በዚህ ላይ ትችቶች እየተሰነዘሩ ነው። ለምን እንዴት የሚለው የራሳቸው ምክንያት ይኖራል። በነገራችን ላይ የጠቅላይ ሚኒስትሩ ቢሮ እስካሁን በጉዳዩ ምላሽ እንዳልሰጠኑ የተገለጸው
1: ሰጠ የፖለቲካ አመራሮች በእንዲህ እንዳለም የጦር ኃይሎች የእስራኤል መከላከያ ሰራዊት እሱ ኃላፊነቱ ምን ይሃል ነው ያኔ እነዚህ አሸባሪዎች ሰርገው ሲገቡ የአየር ኃይሉ ቦምብ ጣይ አውሮፕላኖች ተዋጊ ሄሊኮፕተሮች ነበሩ እነሱ አርፍደዋል። ብዙ ሰዓት በኋላ ነው የማጥቃት እርምጃ መውሰድ ለምን አደንዝዘውናል በእውነት ብዙ ማደንዘዣ አድርገውብናል አይደለም እንዴ?
2: እንግዲህ አደንዝዘውናል እንደዚህ አድርገውናል የሚለውን እኔ ለጊዜው አልቀበለውም ምክንያቱም በወቅቱ እርምጃ በፍጥነት አልተወሰደም በሚለው ጉዳይ እንትንበል
1: ፈጣኝ ነው በጣም በዚህ ሞገስ ያለው
2: ውሳኔ በመስጠት እርምጃ በመስጠት አሁን ለምሳሌ ብዙ ነገሮች ተጣርተዋል ግን አየር ኃይሉ ብዙ መገምገም ያለበት ነው እንዴት ፈጥኖ እርምጃው ሰደሚለው
1: እና እዚህ ቆናው
2: ይሄ ጉዳይ የጥቅም ሰባቱ ምናልባት ከፖለቲካ ጋር በተያዘ ሞቅ ሞቅ እንዳይደረግ ጥንቃቄ ያስፈልጋል ነው እና ይዋለን ለማንኛውም
1: ተፈጻጸሙ የኮ ተጨባጭ ትናንት የተፈጸመ የሽብር ከባድ የሽብር ጥቃት የህዝብ ጭፍጨፋ ነው በእስራኤል ታሪክ የተፈጸመው የሽብር ጥቃት ቀላል አይደለምና ይሄ ሁኔታ በተዘዋዋሪ መንገድ የሆነ ሴራ ተንኮል ያለበት ይመስለኛል እኔ በግል ተውለት ባለም የሚታወቀ ገናናው መከላከያ ሰራዊታችን እንዴት ብሎ ዘገየ የማጥቃት የመከላከያ እርምጃ ለመውሰድ ያኔ ለምን ዘገየ
2: እንግዲህ ይህን ጉዳይ የግድ ገለልተኛ የሆነ አካል አጣርቶ እስካላመጣ ድረስ ይህ ነው ብሎ መወሰን ከባድ ነው ገለልተኛ አካል ያጣራው የሚለው ክርክር ለዚህ ነው ገለልተኛ የሆነ አካል ተሆነ በወቅቱ በስልጣን ላይ ለነበሩትም ላልነበሩትም ችግሩ እንዴት መጣ እስከ የት ደረሰ ማነው በወቅቱ ኃላፊነቱን የተወጣ ያልተወጣ የሚለውን ነገር አጣሪ ኮሚቴ ቢያጣራው መልካም ነው እንላለን
1: መች ጥያቄ እኮ ተቀርቦታል ለመንግስት
2: አጣሪ እሱ ነው ችግሩ
1: መንግስታዊ ኮሚቴ ከፖለቲከኞች ራቀ ገለልተኛ የዚህን የሽብር ጥቃት የሚመረምር ኮሚቴ እንዲቋቋም ቀረበ ግን ተቀባይነተን የጥያቄ ያልተቋቋመም እስካሁን ድረስ እውነት ክነው ይህን ተጨባጭ ሁኔታ ነው እንግዲህ ብዙሃን መገናኛው ታር እንደመሆናችን መጠን የምንወያይ በአሁን ሰዓትና አሁን ወደሚቀጥለው ርዕሰ ጉዳይ ስናልፍ ደግሞ በኢራን እና አሜሪካ መካከል ግጭቱና ውጥረቱ ቀጥሏልና ሁኔታው ወዴት እያመራ ነው?
2: አዎ ያለየለት ነው ጦርነት ነው አትለውም ጦርነት ሰላም ነው አትለም ከማል ሆኖ አንዳንዴ ጥቃት ይፈጽማሉ አንዳንዴ ምላሽ ይሰጣሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕን በዜና ማቅረባቸው ሳቸው የሚሉት ምንድነው እኔ እየተዋጋው ያለው ለእስራኤል ደህንነትም ለአሜሪካም ደህንነት ለሌላው ዓለምም ነው ኢራኖች እስካሁን የጦር መሳሪያ ቢኖራቸው እኛን ከመድረገጽ በተለይ እስራኤልን ከመድረገጽ ያጠፉ ነበር ይያሉ የተለመደ ንግግራቸው ነው የሚያደርጉ በየት ይቋጭ የሚለው ነው አሁን ችግሩ ጦርነቱ ተጀመረ ውጥረቱ አለ ማን ይቋጨው ነው ሁሉ ቀን ስለ ኢራን ሁሉ ጊዜ ስለ ውጥረት ያወራን ነው መኖር ያለብን ወይ ወይም ዲፕሎማሲያዊ ቁርጥ ያለ ውሳኔ ያስፈልጋል አለያም ደግሞ ቁርጥ ብሎ ወደ ጦርነት ገብቶ ለችግሩ መፍትሄ መፈለግ ያስፈልጋል
1: እሺ በዚህን ቋጫለን የተከበራችሁ አድማጮቻችን ከዚህ ቀጥለን ቃለ ምልልስ እናካሄዳለን ማህበረሰባችን የሚመለከት ነው የሚሆነው እንግዲህ ከህግ ጠበቃ ታልቸኮል ጋር ነው ጠበቃ ታልቸኮል ጤና ይስጥልን እንደምን አመሸ
3: ጤና ይስጥልኝ ጋሽሻ ያው እንዲሁም አድማጮች ሰላም ናችሁ
1: ደናንን እግዚአብሔር ይመስገን ደናንን እንግዲህ ከሁሉም በማስቀደም ያው እንደምን ሁላችን እንደምናውቅ ሁሉ ከህግ ጠበቃ ጋር ለመመካከር ለጠበቃው ድካም የገንዘብ ዋጋ እንደሚያስከፍል እናውቃለንና አሁን ካንተ ጋር በመናካደው ምክክር ያለ ክፍያ በነጻ ስለሆነ በኔና በሰባ ባልደረቦቼ ስም እናመሰግናለን እንላለን አሁን እንግዲህ በዋናነት ረሻቶት ኸብራቲዮት ማህበራዊ ሚዲያ የምንዋየው ካንተ ጋር ከዚህ በመቀጠል ካንተ ጋር የምናካደው ቃለ ምልልስ የሚያተኩረው በማህበረሰባችን የማህበራዊ ሚዲያዎችን ረሻቶት ኸብራቲዮት መገናኛ ዘመናዊ መገናኛ የሚተላለፉን ስም ማጥፋት ጎጂ ቃላቶችን ከወንጀል አንጻር እንዴት ይታያል ጠበቃ
3: እሺ መጀመሪያ እኔም መጀመሪያ ለእግዚአብሔር አመሰግናለሁ ይሄን ድል እናጭ ተለሰጠ ቀጥሎ ደግሞ ለህብረተሰቡ እንግዲህ ወላጆችን በስነ ስርዓት ባያሳድጉ እና ሃይማኖት ተጠብቀው እስከዚህ ባያደርሱን እኛም ለዚህ አንደርስን አነበር ስለዚህ መጀመሪያ ለነሱ መመስገናለባቸው እና ይሄን አገልግሎት መስጠው በደስታ ሲሆን እንግዲህ ዛሬ ይሆናሉ ለነጋገርበታለን ብለን ያሰብነው ህግ አለ ይህን መገናኛ አውታሮች WhatsApp እና Twitter እና Facebook እና ሚያንጸባረቅ እዛ
1: የሚጠቀሙት
3: YouTube እነዚህን የሚያንጸባረቅ ህግ ወደ ህጉ ከሄድን ሆክ ኢስሩል ሾናራ ወይም ህግ ያላግባብ ሰው እንዳናማ የሚከለክል ህግ አለ በ1965 ዓ.ም የተደነገገ ህግ የሱ ህግ አላማው ለማስረዳት ፈልጋለሁ መሰረቱን አላማው እንዴት መሰለ በታዳጊ ሀገሮች የሰው ልጅ ሁለት መሰረታዊ መብቶች አሉ። አንዱ የፈለግነውን ለመናገር ሐሳባችን በስነ ስርዓት ለመናገር ጋዜጠኞች እንደፈለጋችሁት እንድትሰሩ እንድትጽፉ የመንግስት ሰራተኛ ነው ማንኛውም ሰው ያላግባብ ካደረገ እንድታስተካክሉን ይሄን አድርጋል ብሎ የመናገር መብት መሰረታዊ መብት ነው። በአንድ በኩል ደግሞ እያንዳንዱ ሰው የራሱን የመከበር የስሙን ማክበር የስሙን ነጻነቱን ማክበር መብቱ ነው። አሁን ከነዚህ ሁለት ማዕከል አንዳንዴ ምጽፈው ወይ ምንናገረው ለአንድ ሰው ምንናገረው አባባል ከእውነት የራቀ ከሆነ መሰረቱ ያን ሰው ለመጉዳት ከሆነ ይዛን ጊዜ ደንበሩን ጣስን ማለት ነው። የሰውን የግልን ግሉ ምንነቱን ከጎዳነ ያጎዳዱ አይነት ወይም ፒርሱም የሚለው ነገሮች እንዴት እንደሚተላለፉ መንገዶች አሉ። በስዕልም ሊሆን ይችላል ፎቶም ያላግባባ አሁን ለምሳሌ አንድ ሰው የሆነ ነገር ሲያደርግ ፎቶ ብቻውን ሆኖ ፎቶን አንስቶ ያ ፎቶ ሚጎዳው ከሆነ ያ ነገር ሲያልፍ የራሱ ፒርሱም ነው የራሱ በህግም ያስጠይቅ ነው። እና ሁለት መብቶች አሉ። ሁለቱ መብት አንድ የፈለኩትን እንድናገር እንዳልፈራ ለምሳሌ አሁን እንደምሳሌ አድርጌ ያመጣሁት የፍርድ ቤት ውሳኔ ያለ ኒሲን ቫቱሪ የሚባል የክኔሴት አባል ነው። ባለፈው 3 አመት ገደማ ከኤክስ ትዊተር የሚባል እንትኑ ድረገጹ የሱን ፎቶ አድርጎ ከያሪቭ ሌቪን ጋር ሆኖ ፎቶ ተነስቶ ፕሬ መዲናት እስራኤል ህግ ተላለፈ የሚል ይሄን ያወዛጋቢ የነበረውን ህግ ሲጽፍ አንድ ሞርዶኻይ ሀሪሪ የሚባል ሰው አንተ ሌባ ውሸታም ሌባው ሸታም ብሎ ይጽፍበታል። እና ይህ እንግዲህ ይህ ሰውዬ የክኔሴት አባል ነው፣ ህዝብ የሚያገለግል ነው። በአንድ በኩል መተቸት እችላለሁ፣ ሀሳቤን መናገር እችላለሁ። በአንድ በኩል ግን የአባባሉ መሰረቱ ያነጋገሩ እሱን ሌባ ወይም ጉቦ ተቀባይ አስመስሎ ስለጻፈ ኒሲም የሚባል ሰውዬ ወደ ፍርድ ቤት በመሄድ ቶሎ ፍርድ ቤት ሂዶ ይከሰዋል። ፍርድ ቤት ሂዶ ሲከሰው ዳኞች ይህ ምሳሌ የምሰጠው ብዙ ያስተምራል ብዬ ነው። ዳኛ ፍርድ ቤት የመጀመሪያው ፍርድ ቤት ክሱን ተቀብሎ አባባልህ ያለውን ሰውዬ አባባልህ የሱን ስም ለመጉዳትና እንደ ሌባ አድርገህ ስለሳልከው ሰውዬው ያልከውን ስተት አለ ልክ አይደለም በማለት ግን ይህ ሰውዬ ኒሲም ቫቱሪ ከሳሹ የፖለቲካ አባል ወይም ህዝብ የሚያገለግል ሰው ስለሆነ ጉዳቱ በጣም ብዙ አይደለም በማለት በጣም ቀነስ ያለ ገንዘብ ይቀጡታል ያን ተከሳሽ እና 10,000 ብር ተወሰነለት።

0: መናገር ሁሌ የማስጠንቀቅ መብት አለው በሚል የፍርድ ቤቱ የታችኛው ፍርድ ቤት የወሰነውን ውሳኔ ሰረዘ። የዛኔ ኒሲም ቫቱሪ የሚባለው ይሄ ነገርማ ሊሆን አይችልም፣ ምክንያቱም የታችኛው ፍርድ ቤት እኔን ከሳሹን ማለት ነው ተከሳሹንም ሁለታችን አቅርቦ ነገሮችን ከሰማ ካጣራ በኋላ የሰጠው ውሳኔ የተባሉ ነገሮችን አንድ ባንድ ስላዳመጠና ይህ ሰው ያላቸው ያለው ቃል እኔን ሆን ሆኖ ለመጉዳት እኔን ሌባ ለማስመሰል ብሎ ያላቸው ነገር ስለሆነ ይህ ፍርድ ቤት ተሳስተዋል በሚል በማርች አካባቢ ዘንድሮ ነው ወደ ቤት ምሽፋት መኸውዚ ይሄዳል። ቤት ምሽፋት መኸውዚ
1: የአውራጃ ፍርድ ቤት ማለት ነው። እንግዲህ ወደ ቤት የወረዳ ፍርድ ቤት ዝቅተኛው ማለት ነው። ከዛ ወደ አውራጃ ፍርድ ቤት
0: አቤቱታውን አቀረበ እና ቤት ምሽፋት መኸውዚ አቤቱታውን ተቀብሎ ይግባዩን ተቀብሎ በቃ ልክ ነህ ብሎ ሲቀበለው ይህ ቫቱሪ ወደ ላይኛው ፍርድ ቤት ሶስተኛ ጥያቄ ማለት ነው ሶስተኛ ጉዳያቸው እንዲታይ። እንግዲህ አንድ ጊዜ የሆነ ፍርድ ቤት ሲወስንልህ ይግባኝ የመጠየቅ መብት ቀጥታ አለ፣ መጠየቅ አይደለም። ወደ ሶስተኛ ለመሄድ ግና ሶስተኛ ወደ ላይኛው ለመሄድ ጥያቄ ይህ ነገር ጉዳዩ በጣም ወሳኝ ስለሆነ እባካችሁ ተመልከቱት ብሎ ስላመለከተ ቤት ምሽፓት ኤሊዮን ወይም በላይኛው ፍርድ ቤት ይህን ጉዳይ ተቀብሎ ኦኬ፣ የመጀመሪያው ፍርድ ቤት ነገሩን ሲያጣራ የተነገሩን የተባሉትን አባባል ቃላቶችን በደንብ አጥንቶ የቃሉ የራስ አስተያየት ብቻ አይደለም ያላቸው ነገሮች፣ ይህ ሰው ይህ ተከሳሽ ያላቸው ነገሮች የሰውየውን የባለፖለቲካውን ይህን የከሳሹን ስም ለመስበር ሆን ብሎ ስላደረጋቸው ነገሮች ስለሆኑ ደንበሩን ጥሷል። ማለትም የመጀመሪያው ፍርድ ቤት የተቀበለው ክሱን የተቀበለው ነገሮችን ካጠና በኋላ በደንብ ካየ በኋላ ስለሆነ ብሎ የላይኛው ፍርድ ቤት ክሱን የሁለተኛው ፍርድ ቤት የሰረዘውን እንዲስተካከል መጀመሪያ የሰጠው ፍርድ ቤት ልክ ነው በሚል እንዳስቀረው እናያለን። ይህ የሚያስተምረን ነገር አለ። አንደኛ ይህ ነገር በድረገጽ ነው በኢንተርኔት ነው እንደዚህ የጻፈው። ሁለተኛ ይህ ሰው ከሳሹ ፖለቲካዊ ነው። ይህ ፖለቲካዊ ማለት ህዝብ የሚያገለግል ነው። ህዝብ የሚያገለግሉ ሰዎች ብዙውን ጊዜ ይወቀሳሉ፣ ብዙውን ጊዜ ይታማሉ። ግን ደንበር አለ። አባባልህ ስሜትህን ከሆነ የምትቀሰቅሰው ወይም ዲያ ወይም ውስጥ የምታውቀውን ነገር የሆነ ነገር እውነተኛ ነገር ከሆነ እሺ፣ ህዝብን እየቀሰቀስክ ነው ብለህ ይባላል። ግን ሆን ብሎ ያንን ሰው ለማቋሸሽ ወይም ሌባ ነው ብሎ ለማስጠርጠር ከሆነ አባባሉ ደንበር ጣሰ ማለት ነው እና ይህ ያስቀጣል።
1: ግሩም ጠበቃ ታልቸኮል፣ በዚሁ ጋር በተያያዘም በህጉ መሰረት እንዲያው ነጻ ማስተያየት፣ ህጋዊ ትችት፣ ወቀሳ መስጠትና ስም ማጥፋትን መካከል ያለው ድንበር የት ላይ ነው?
0: ይሁ እንግዲህ ቅድም የሰጠሁት ምሳሌ የሚያሳየን እንዴት መሰላችሁ? ዳኛ ማለት ሰው ነው። ዳኛ አንዱ ፍርድ ቤት በአጋጣሚ የነበረው ሊመስለው ይችላል፣ ያንኛው ላይመስል ይችላል። ዋናው ነገር ነገርን አቀራረብ ነው። አባባሉ ሰውን ሆን ብለህ ልትጎዳ ከሆነ ወይም ያን ለምሳሌ ያሉ የሆኑ ነገሮች የግል የሆኑ ነገሮች አንድን ሰው በአጋጣሚ እርቅናውን ፎቶ አንስቶ ማሳለፍ ለሁሉም ግልጽ ነው አደለ? ነውር ነው። አንድን ሰው ስራ ጠቅላይ ሚኒስትሩን ከወሰድን ብዙን ጊዜ ስብሰባ ሲደረግ ይሰድቡታል፣ ብዙ ነገሮች ይላሉ። ይሄ ሊጊቲም ሊሆን ይችላል፣ ምክንያቱም የግሉን የአንተ አንዳንድ ነገሮች አንዳንዴ ደንበራቸውን የጣሱ የሚመስሉን ሁሉ እንሰማለን። እና አንዳንድ ጊዜ ህዝብ ታገለግል ከሆንክ ይህ ነገር ሊመጣ ስለሚችል ፍርድ ቤቱ አይ በቃ ይሁንበት ብሎ የሰው ልጆችን የመናገር መብት እንዲኖሩ ማለትም አንዳንድ ጊዜ እንደዚህ አሁን ለምሳሌ ራሱ ይህ ኸበር ክኔሴቱ ምን እንዳለ ከሳሹ ምን አለ? አፌን እንድዘጋ እንዳልናገር የምናገር መብቴን ሊያስቀር ብሎ ነው ምናምን ብሎ ፍርድ ቤት ተናግሮ ነበር። እንግዲህ ሶስት ፍርድ ቤቶች ሶስት ቦታ ነው ይህ ነገር የታየ። ስለዚህ ነው ደጋግሜ ስለዚህ የምናገር እና ደንበሩ እርግጥ እንግዲህ አንዳንዴ

0: ዳኛ ነገሩን በምን ሰዓት እንደተባለ አሁን ለምሳሌ ሁለት ሰዎች እየተከራከሩ ከሆነ የሁለት ሰዎች ሲከራከሩ በጣም ተደናግጠው ወይም የሆነ ክርክር ላይ ገብተው በጣም ተጋግለው ከሆነ ምናልባት ምንም መጥፎ ነገር ቢባል ይቅርታ ልትለው ትችላለህ፣ ሊያልፍ ይችላል። ግን ሆን ሆኖ ያን ሰው ለመጉዳት የሚባሉ ነገሮች አሉ። ብዙ ጉዳዮች ወደ መስሪያ ቤት ይመጣሉ። አንዳንዴ በእኛ ህብረተሰብ በኩል በእነዚህ መገናኛ አውታሮች ብዙ መማር ስንችል ብዙ አንዱን ለአንዱ ያላግባብና ደስ የማይሉ ነገሮች የምንናገራቸው ነገሮች አሉ። ከነሱ መራቁና መጠንቀቁ በጣም
1: ከእውነት የላቀ ከውሸት ውሸት ልም ያለው ጎጂ የሆነ መረጃ አንድ ሰው ባልዋለበት ባልሰራው ነገር ተነስቶ አንዳንዱማ በማህበራዊ ሚዲያ በአብዛኛው በአልኮል በስካር መንፈስ ሰውን የሚወነጅሉ የሰውን ስም የሚያጠፉ ሰዎች አሉና ጠበቃ የሌሎችን ሰዎች ፎቶ ወይም ቪዲዮ ያለ እነሱ ፍቃድ እንዲያው በማህበራዊ ሚዲያ ላይ መልቀቅ በምን አይነት ነው ሁኔታዎች ነው በህግ የሚፈቅደው?
0: እንግዲህ ሆን ሆኖ ሰውን ሊጎዳ ተብሎ ከተደረገ ወንጀልም ሊሆን ይችላል። ለምሳሌ የህፃናትን ፎቶ ያለ ፍቃድ ወይም አንድ ሰው ያለ በደንብ ነው ሳይለባበስ ወይም በግል ባለበት ቦታ ፎቶ አንስቶ እንደዚህ ማሳለፍ እና ለሰው ማሳየት፣ እንዲሁም በጣም ባልዮሽ ደስ የማይሉ ነገሮች አሉ። ሰዎች በተለያዩ ሁኔታ ሆነው ሳያስቡት ፎቶ ተነስቶ የሚያሳልፉት ይሄ ራሱ ወንጀል ነው፣ በጣም ወንጀል ነው። እንደዚህ አይነት ሰው ሊታሰር ይህን ነገር የሚያደርግ ሰው ሊታሰርም ይችላል፣ ወንጀል ነው። የተጎዱ ሰዎች አንደኛ ማድረግ ያለባቸው በፍጥነት ይህ ነገር ካለበት ቦታ እንዲጠፋ ማለት ፌስቡክ እና ዩቲዩብ ከሆነ ያን ነገር ለማጥፋት ብዙ ጊዜ ስለሚወስድ ቶሎ ብሎ የፍርድ ቤት ትዕዛዝ በመውሰድ ያን የሚጎዳ መሆኑን ካስረዱ በኋላ ያን የተዘለቀቀ ፎቶ ወይም ነገሮች እንዲሰረዝ ማድረግ በቶሎ የፍርድ ቤት ትዕዛዝ በማሰጠት ቶሎ ማውረድ ይቻላል። ቀጥሎ ደግሞ ያው በገንዘብ በኩል መክሰስ ይቻላል። ግን የመጀመሪያው አስቸኳይ መፍትሄና የሚጠየቀው ፍርድ ቤት ትዕዛዝ እንዲሰጥ ቶሎ ብሎ ትዕዛዝ ፒርሱም ለሚያደርገው ሰው ያን ነገር ለተናገረው ሰው እንዲሰርዘው በቶሎ ማድረግ ያስፈልጋል። ይህን ስል ሁሉ ነገር ፍርድ ቤት ገብቶ መፍትሄ ያለው ማለት አይደለም። አንዳንድ ነገሮች አሉ። ያው ለምሳሌ እኔ እናንተ እየተነጋገርን ሰው ሁለት ሰዎች እየተነጋገሩ አንዱ ለአንዱ ከተሳደበ ቀጥታ ንግግር ከሆነ ፒርሱም አይደለም። ፒርሱም የሚሆን ከአንድ ሰው ማለትም ከሁለቱ ከሚናገሩት በላይ ሌላ ቦታ ከሄደ ነው። ሁለት ሰዎች ከተሰዳደቡ ወይም አንተ እኮ ሌባ ነህ አንተ የሚሰዳደቡት ነገር ልሾናራ ወይም በዚሁ ሕግ ይዞ ወደ ፍርድ ቤት መሄድ አይቻልም።
1: አሁን ጠበቃ፣ የሀሳብ ነጻነትና የወንጀል ሕግም ባስመለከተ በማህበራዊ ሚዲያ ላይ የሚደረግ የጽሁፍ ወይም የቃል እንቅስቃሴ መቼ ነው እንደ ማነሳሳት፣ ዛቻ ወይም ጾታዊ ትንኮሳ፣ አጥራዳ የሚቆጠረው?
0: እንግዲህ ማታራ አላማው የሚባለው አባባል ያን ሰው ሊጎዳ ከቻለ ወይም ደግሞ ሰው እንዲስቅበት ከሆነ ወይም ከስራውን ሊጎዳ ከቻለ ስራ ያለበትን ስራ ሌላን ለምሳሌ በጾታውም ሊሆን ይችላል። የተለያዩ ነገሮች አሉ። ወይም በቀለሙ ያን ሰው ሊጎዳ ሆን ብሎ ሊጎዳ ከሆነ በጾታውም ሆነ በእድሜውም አሮዬ ምናምን ብሎ ወይም አድርስ እንጂ አሉ። በዚህ ዘመን ጾታቸውም ያልታወቀ የሆኑ ነገሮች አሉ። እነሱ ሁሉ መብታቸው የተከበረ ነው። አንድ ሰው የሆነ አለባበሱ ወይም ጾታው ግልጽ አልሆነ ብለህ እሱን ወይም ቀለሙ ጥቁር፣ ነጭ፣ ቢጫ ምናምን ብለህ መሳደብ እና ማንቋሸሽ አይቻልም፣ ነውር ነው። በሃይማኖትም ሆነ በቀለምም ሆነ ፊሉ በመኮም የሚኖርበት ሀገርም ቢሆን አሁን አንዳንዴ እንደ ልማድ አድርገን ጎንደሬ ምናምን እንባባላለን። ይህም ራሱ የሚገባ የሚጎዳ የሚያሳፍር ሆኖ ከታየ እነኚህም ልሾናራ ሊባል ይችላል። ማለትም ሰውን ማንቋሸሽ፣ እነዚህ ነገሮች በሕግ የተከለከሉ ናቸው። መጀመሪያ እንዳልኩት እነዚህ ነገሮች ደግሞ ሊያስቀጡ እንደሚችሉ አሁን ፊትም ተነጋግረናል። ለመጪውም ጥንቃቄ ቢያደርጉባቸው እመክራለሁ።
1: ጎንደሬ ለሚለው ሆዝ ላይ የቶን የድምፁ በምን መልኩ ነው? ጎንደሬ የሀገር የጎንደር ክልል የሀገር ቦታ መጥቀሽ የሚገልጽ ቃል ነው አደለ? ግን ያኔ ሌላኛው ሰውዬ ይህን ቃል የተጠቀመው ከቁጣ መንፈስ ጋር በተያያዘ ከሆነ እንደ ስድብ ሊሆን ይችላል። እንደ ትርጎማው ነው ሁኔታው አደለ? መታየት ያለበት ሁኔታ ትርጉም ደግሞ ተርጓሚው አካል ደግሞ ብቁ ሙያዊ የሆነ ማህበረሰቡን ዘይቤ አኗኗር ሁኔታ ያወቀ ቢሆን ይመረጣል መሰለኝ ባልሳሳት።
0: ይህን ጎንደር የሰጠሁት ምሳሌ
1: እንደ ምሳሌ
0: እንደ ምሳሌ ነው። ህጉን ሳነብ አንድ ቁጥር ላይ የሚባሉ አባባላት ለባዞት አዳም በሽል ጊዝኦ ሞትኦ ዳቶ ሜኮሜጎራብ ያን ሰው የተባለው አባባል ያን ሰው የሚጎዳው በዘሩ ከሆነ የመጣበት ሀገር ከሆነ በሃይማኖት ከሆነ ሜኮሜጎራብ ማለት የሚኖርበት ሰፈር አካባቢ ጊል እድሜው እነኝን እነኒ የሚለውን ቀጥታ ወደ አማርኛ ስላስተረጎምኩት ነው። ማለት አንድ ሰው የሚኖርበት ሰፈር ምክንያቱ ነው። ወይም ለምሳሌ በሰፈር ጎንደር የሚለውም ጥሩ ምሳሌ ላይሆን ይችላል። ለምሳሌ አሁን ቤትናኸሎት የሚኖሩ አሉ እዚህ እስራኤል ሀገር፣ እነሱን ሜትናኸል ብሎ በመጥራት
1: ሰፋሪ ነው ሰፈራዎች ናቸው። ሌላ ገላጭ ጠበቃ በይሁዳና ሰማርያ ቀበሌዎች ማከራካሪ በሆኑ ቀበሌዎች ናቸው ከፍልስጤሞች ጋር የሰፈራ ነዋሪዎች ይሁዳያን ይባላል።
0: አው ታዲያ እሱ አባባልህ ያሚትናኸል ወይም አንተ እኮ እንደዚህ ነህ ብሎ የሚል አባባሉ ለመጉዳት ከሆነ እነኚህም ልሾናራ ሊሆኑ ይችላሉ ማለት ፈልጌ ነው። ማለትም የህጉን ነው ያስተረጎምኩት ቀጥታ እንደ ምሳሌ አድርጌ ሰጥቼ ነው። ሃይማኖት ሰው እኮ የፈለገውን ሃይማኖት ሊሆን ይችላል፣ ወይም ደግሞ ጾታው ደግሞ ሴትም ወንድ መሆን ውርዴት አይደለም። ግን አንድን ሰው የሚባልበት ወይም አንተ ጾታ ወንድ ስለሆንክ በወንድነትህ ከተሰደብክ ወይም የደስ የማይሉ ነገሮች ከተናገሩህ ከከፋህ ይሄ ራሱ ልሾናራ ሊሆን ይችላል ለማለት ፈልጌ ነው። ሁለተኛ ነገር ደግሞ ልብ እናደርግ የምፈልገው ሩጦ መክሰስ ብቻ አይደለም። ክስ ሲደረግ በእንደዚህ አይነት መጀመሪያ ጥንቃቄ ያስፈልጋል፣ ነገሮችን ማጠራቀም ያስፈልጋል። አንዳንዴ ሰዎች መጀመሪያ እንሆናለን ከጎንህ እንሰማለን አለን ብለው ሲገባ ያ ነገር ወደ ፍርድ ቤት ሲቀርብ ትንሽ የመፍራት የመስጋት ሁኔታ ስላለ ይሄ ደግሞ ፒርሱም ማለት ወይም አንድ ሰው ሲታማ ሌላ ሰው መስማቱን ማረጋገጥ ስለሚያስፈልግ ያን አልባ ሂዶ ወደ ፍርድ ቤት ገንዘብን ማባከን ወይም ደግሞ አግድሞ ልፋት ስለሚሆን ሩጣችሁ ክሰሱ አይደለም የምለው። መጀመሪያ መመክረው ያው መጠንቀቅ፣ እንከባበር፣ እያንዳንዱ አፉን ቢጠብቅና ስነ ስርዓት ቢኖር ደስ ይላልና ይመቻል። ሁለተኛ ነገር ደግሞ እንደዚህ ነገር ሂደት ከመጀመራችን በፊት መጀመሪያ በቂ ማስረጃ መኖሩን ማረጋገጥ፣ በቂ መስካሪ ወይም ነገሮችን ለማሳመን ፍርድ ቤት ሂዶ ማሳመን መቻላችን ነገሮችን ማረጋገጥ ማጠራቀሙ በጣም ወሳኝ ነው።
1: ከሳሹም ተከሳሹም እንግዲህ የሌሎችን ሰዎች ፎቶ ወይም ቪዲዮ ያለነሱ ፍቃድ በማህበራዊ ሚዲያዎች ላይ መልቀቅ በምን አይነት ነው ሁኔታዎች ነው በህግ የሚፈቀደው?
0: ይሄ ሆካ ጋናት ፕራቲዩት ወይም የግል ኑሮዬን እንድኖር የሚል ራሱን የቻለ ህግ አለ። ያ ህግ የሚዘረዝረው እያንዳንዳችን እንግዲህ የግል ኑሯችን የምናደርገውን ማንም ፎቶ አንስቶ ወይም ማንም የግል እንትናችን እንዲያሳልፍ ፍቃደኛ መሆን የለብንም። ግን አንዳንዴ በፎቶን በተመለከተ ከመገናኛዎች ከብዙሃን ጋር ከብዙ ቦታ ሰው ካለበት ሁነን ፎቶ ከተነሳን እርግጥ የሚያስከፋና የሚያስቀይም ከሆነ የመጠየቅ መብታችን ይህ ፎቶ እንዳይቀርብ የመጠየቅ መብታችን ይጠበቃል። ግን ህጉ በብዛት የሚያተኩረው አንድን ሰው ከቤቱ ወይም ከግሉ ቦታ በግልነቱ ብቻውን ካለበት ቦታ ማንም ፎቶ ማንሳት አይችልም። ሆካጋን ለፕሮቲዩት ይሄ ነው በብዛት የሚነጋገረው። ዛሬ ባለንበት ዘመን በየቦታው ነው ካሜራ ያለ፣ ልብ ካላችሁ በየአስፓልቱ በየቦታው ነው ካሜራ ያለ። ስለዚህ ከውጭ ከሆናችሁ፣ ህዝብ ካለበት ቦታ ከሆናችሁ ፎቶ የመነሳት አጋጣሚ በሽበሽ ነው። ስለዚህ በዚሁ ከሳለሁ ብሎ ተስፋ ማድረግ አስፈላጊ አይደለም። ምክንያቱም አገሪቱ ለእኛ ጸጥታ ስትል አገሪቱ የትም ቦታ በየቦታው ካሜራ ዘርዝረዋል። አንዳንድ ቦታዎች ጽሁፍ አለ ካሜራ አለ ብለው ይላሉ፣ አንዳንድ ቦታዎች ጽሁፍ የለውም። ግን ዛሬ በምንጠቀማቸው መሳሪያዎች በኮምፒውተር እና በተለያዩ ኢቨን ይሄ እጃችን ያለው ስልክ ሁሉ ነገር ሪኮርድ እንደሚደረግና እንደሚቀረጽ ማሰብ ሊሆን ይችላል ማለቱን እንድታስቡበት እፈልጋለሁ። ይህ ራሱን የቻለ የሚያነጋግር ነው። ሌላ ጊዜ ካስፈለገን እንነጋገርበታለን።
1: በጣም ግሩም። እንግዲህ ወደ ማጠቃለያ እየተቃረብን ነው። ጠበቃ፣ የስራና የሰራተኞች ህግ ነጥቦችን በሚመለከት ረገድ አሰሪዎች የሰራተኞቻቸውን የግል የማህበራዊ ሚዲያ እንቅስቃሴ የመቆጣጠር ወይም የመከታተል መብታቸው እስከየት ነው?
0: በብዛት ይህ አይነት አጋጣሚ የሚገኝ ወደ ስራ በምንፈልግበት ጊዜ፣ ለምሳሌ አንዳንድ አሰሪዎች አስቀድመው ጥናት ያደርጋሉ ስለተለያዩ ሰዎች። አስቀድሞ ጥናት ማድረጉን አንደኛ ማወቅም ስለማንችል መብታቸው ነው። እንዴት መሰለህ፣ ባለንበት ዘመን አንዳንዴ በእነኚህ መገናኛ አውታሮች ስንጠቀም ገና አስቀድመው ይጠይቁናል፣ ፈቃደኛ ነህ ወይ? ያንተ ምንነት በዚሁ ሊታይ ይችላል፣ ሌላውም ሊያይ ይችላል የሚል ማስጠንቀቂያ ስለሚሰጡ አንዴ ኦኬ ብለን ከጠየቅን ኋላ ለምን የኔ ፎቶ እዚህ ቦታ ደረሰ ብሎ ለመጠየቅ እዛ ካወጣ ነው በኋላ ኮምፒውተር ካደረስ ነው በኋላ ትንሽ ስለሚከብድ፣ አሰሪዎች አስቀድሞ ጥናት ለማድረግ አንድን ሰራተኛ ከመምጣቱ በፊት ጥናት ለማድረግ እንደሚጠቀሙ እርግጠኛ ነኝ። ይህን ወቁ። ማንኛውም ቦታ ስትሄዱ አስቀድሞ ጥናት ያደርጋሉ። የፌስቡክ፣ የተለያዩ መገናኛ አውታሮች፣ ብዙ ሀንጋር የምንገናኝባቸው ቦታ ሊያገኙ እንደሚችሉ የተረጋገጠ ነው። የግል ኢሜይል የምንጻጻፍበትን ያለ ፈቃዳችን ማንም ማየት አይችልም። በሕግ የተከለከለ ነው። የግል ነው፣ ፓስወርድ አለው፣ የግል ነው። ግን የስራ ቦታ ኢሜይል አለ። የስራ ቦታ ኢሜይል ብዙ ብዙ የፍርድ ቤት ውሳኔዎች አሉ። በጣም አስገራሚ የሆኑ አሰሪ ይችላል የሚሉ ምክንያቱም ስራ ቦታ ከሆነ አሰሪው ከሆነ ያበረከተልህ ያን ኢሜይል ስራህን ለመከታተል ስንፈልግ ይቻላል የሚሉ ውሳኔዎች አይቻለሁ። የሚከለክል የግል ካልሆነ የግል ፓስወርድ ከሌለ ይቻላል የሚል አንድ ውሳኔ፣ በጣም አስገራሚ ውሳኔ አይቻለሁ። አሁን አይደለም ብዙ ዓመታት አልፏል። ግን አስርም ቢሆን የግል እንትንህን ማክበር አለበት፣ ደንበር አለው። የግልህን በጣም
1: የግል ምስጢር የግል ዜጋ የግል ምስጢሩ ሊጠበቅበት ይገባል። ምንም አሰሪ አለቃ ነኝ ብሎ ደግሞ ይህን መፈጸም ደግሞ ጎጂ ይሆናል ለሰራተኛው አይደለ?
0: በደንብ የስራና የኑሮ የግልህ ኑሮ ይለያያል። ስለዚህ የፈለገውን ማየት አይችልም። ግን አንዳንዴ ችግሩ እንዴት መሰለ፣ ስራ ቦታዎች ኢሜላቸው ራሱ የስራው ኢሜል አለ። በእንደዚህ አይነት አጋጣሚዎች ነው ሰራተኞቹን ለመቆጣጠር ሲፈልጉ አንዳንድ አሰሪዎች እንደዚህ የኢሜል ወደ ኢሜል አክሰስ አላ የመግባትና የማየት እድል ስላላቸው እየተጠቀሙ በዚሁ ጉዳይ ብዙ ክሶች ተካሂደዋል። ግን ፍርድ ቤት እንደማስታውሰው ከሆነ የወሰነው ውሳኔ አንዴ የስራ ኢሜል ስለሆነ ለቀ ስትሄድ ጥለው የምትሄደው እና ለስራ አገልግሎት የሚሰጥ ስለሆነ ችግር የለውም የሚል አይቻለሁ። እንደማስታውሰው የግል ኢሜል እና የግል ኑሮህን ደንበር አለው፣ አሰሪ ሊከታተል አይችልም።
1: አዎ ነው። እንግዲህ በጥቂቱ እንዲያው በእኔም በጥሞና እየተከታተልኩት የጠበቃ ገለጻ እንግዲህ ቅቡጻት ዋትሳፕ ላይ በዋናነት አሁን በአንድ ቅቡጻ በአንድ ቡድን የተወሰኑ ምን ያህልም አስተዳዳሪዎች በስም ዝርዝር አለ። አስተዳዳሪዎቹ ናቸው ለዛ ቡድን። ከዛ ውስጥ ደግነ መጥፎ ነገር የሚተላለፍበት እያለ እነዚህ ምን ያህል ቅቡጻ ይመለከታቸው ይሆን ከቶ?
0: ዋትሳፕ
1: ሩሽሚም ሻምበ
0: አዎ ዋትሳፕን በተመለከተ ወይም ደስ የማይሉ ነገሮች ማንኛውም ሰው ከእጁ ከደረሰ ኃላፊነት ሊኖረው ስለሚችል ጥንቃቄ ማድረጉ እንዲሁም የግሩፕ መሪ የተባሉማ ቀጥታ ኃላፊነት አላቸው። የማየታቸውን አይተውት መሆኑን የሚያሳይ ምልክት ስላለ ካዩትና ለዛ ጉዳይ መፍትሄ ካልሰጡ የሚያስጠይቃቸው ነገር ነው በተረጋገጠ ሁኔታ። ምክንያቱም አንድ ሰው የሆነ መጥፎን ነገር መቀበሉ ወይም መላክ ብቻ ሳይሆን ተቀብዬ ከአንድ ሰው ተቀብዬ ወደ ሌላ ሰው ካሳለፍኩት ይሄ ራሱ እኔ እንደገና ያን የተቀበልኩትን ጉዳይ ፒርሱም አደረግኩ ወይም ለሌላ ሰው ዘረዘርኩ ማለት ነው። ስለዚህ ኃላፊነት የሚያስጥል መሆኑን በዚሁ አጋጣሚ እንድትረዱ ፈልጋለሁ። ናይል ክቡትሳ ወይም ክቡትሳውን ግሩፑን የሚመሩ ሰዎች እነሱ ብቻ ሳይሆን እዛ ግሩፕ ሁነህ አንተም ተቀብለህ ያን ወደ ሌላ ካሳለፍክ ኃላፊነት የሚያስጥል ነው የሚያስጠይቅ ነው።
1: እና በጣም እናመሰግናለን ጠበቃ።
0: እኔም አመሰግናለሁ አድማጮች፣ እንዲሁም ሻያው ደህና ሁኑልኝ።
1: አመሰግናለን። የተከበራችሁ አድማጮቻችን የአርብ ምሽት ፕሮግራማችን 7 ሰዓት ጀምሮ እስከ 8 ሰዓት ለሰዓት የቆየው ፕሮግራማችን እዚ ላይ ተጠናቀቀ። መልካም ሌሊት፣ ሻባት ሻሎም፣ መልካም ቅዳሜ ሰንበት ለሁላችንም። በደህና አደሩ።